0: I'm here on the job site with Dale, who's a framing contractor.
1: Hey, good morning.
0: Dale traded up to Geico Commercial Auto Insurance for all his business vehicles. We're here where he needs us most.
1: Yep, they sure are.
0: We make it easy for him to save on all his insurance needs, all in one place, with coverage that fits his business and bottom line. Oh, I shouldn't have looked down.
1: It's all right.
0: We're so far up here.
1: Look at me. Take a deep breath.
0: Oh, I'm good. So good.
2: Get a commercial auto insurance quote today at geico.com and see how much you could save. It feels good to Geico.
3: Starting a new life in Australia isn't easy.
4: A lot of companies have rejected me.
5: Sometimes I feel like, oh, I'm gonna quit. I've give up.
3: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
6: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
7: sbs.com.au/tigrinya ab online watru tbat khwa marbab habrita ykhun wa ana wzenatat zabatatin mazanagitatin ab sbs.com.au/tigrinya rkhbu sbs tigrinya msma agibkum ulodo a facebookna atirum etizirrib katselwo hasabkum akafulun like gbarunan sbs tigrinya a facebook
8: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግሪና ዝፍኖ ሬድዮ ኤስቢኤስ ሰማዕትና ሰማዕቲ ሬድዮ ኤስቢኤስ ሎሚ ዕዱም ኣለኒ ካብ ጎረቤት ሃገርና ካብ ኒውዚላንድ እዩ መርሃዊ ወልደ ሚካኤል እዩ ብብዙሕ ነገር እዩ ዝፍለጥ መርሃዊ ኣብ ፖለቲካ ይነጥፍ ገጣሚ እዩ ኣብ ዝተፈላለዩ ንጥፈታት እውን ክንሪኦ ንኽእል ኢና ብፍላይ ሎሚ ንሪኦ ገፅ ናይ መርሃዊ ግን ፀሓፋይ ከም ምዃኑ መጠን ብዛዕባ መፅሓፍቱን ኣብ ፅሕፈት ዘለዎ ማለት ንጥፈታትን ጉዕዞን ከመይ ከም ዝመስል ክንደስሶ ኢና ኣብዚ ቅርቡ እዋን ሓንቲ ዓባይ መፅሓፍ ናይ እንግሊዝኛ መፅሓፍ ፅሒፉ ኣሎ ንሳ ድማ ጎድ ኤን ሉሲፈር ቤት ኦን ኣፍሪካ ኣል ካቡላን ትብል ልዕሊ 425 ገፅ ዝሓዘት መፅሓፍ እዩ ፅሒፉ ዝግባእ ናይ እንግሊዝኛ ጠቃቅማ ተጠቂሙ ኣብ ኣፍሪቃ ዘሎ ኩነታት ኣፍሪቃውያን ካብቲ ሒዝዎም ዘሎ ዓትዒትዎም ዘሎ ነገራት ከመይ ገይሮም ሓራወፁ ንዕኡ ዝምልከት እዩ ፅሒፉ ዘሎ ካልእ መፅሓፍትን ከም ዝፀሓፈ ፈለጠ ባዕሉ ክዕለና እዩ የቀኒለይ መርሃዊ ምሳይ ስለ ዘለካ ብዛዕባ መፅሓፍትካ ክነዕልል ፍቃደኛ ምዃንካ ኣዝዩ መስግነካ
9: ይቀኒለይ በየነ ስለዝዓድምካኒ
8: መፅሓፍ መዓሲኻ ጀሚርካ እስኪ ጉዕዞ ናይ መፅሓፍካ ቅድሚ ናብታ ማለት መበገሲት ኮይናትና ዘላዛ ናይ እንግሊዝኛ መፅሓፍ ኣብዚ ዓመት ዝዘሕተምካያ ናብኣ ቅድሚ ምካድና ጉዕዞ ናይ መፅሓፍ ሂወትካ ከመይ ከም ዝመስል ሕፅር ኣቢልካ ገለፀለይስከ
9: መፅሓፍ ካብ ህፃነተይ ዝጀመረ ጉዕዞ እዩ ኣብ ብንእሽተይ ገጣማይ ወዲ 5 ዓመት ከለኹ ኣብ ጣውላ ተሰቂለ ገጥም ነይረ ንስ ከ ኣነፅሓፍኮ ኣይኮነን ድሕሩ ግና ወዲ 11 ዓመት ገለ ኣቢለ ምስኮንኩ ሽዑ ግጥምታት ፅሕፍ ነይረ ናብ ሰባት እውን ኣብ ቤት ትምህርትታት ገለ ወዳድር ነይረ ማለት እዩ ናይ ካልኦት ሰባት ፅሒፈ ህቦም ነይረ ካብኡ ሓሊፉ ድሕሪኡ ኣብ ግጥምታት ኣብ ውሽጢ ኤርትራ ጀመርኩ ኣብ 99 ወር 5 ናይ ንእስ ዞባ ይመስለኒ ዘይተጋጌት ውድድር ናይ ዞባ ይመስለኒ ግ ናይ ዞባ መንደፈራ እዩ ነይሩ ዝኸውን ብሃማመት ዝተዳለወ መደብ ኣብኡ ናይ ግጥምታት ውድድር ነይሩ ቀዳማይ ተዓዋታይ ኮይነ ማለት እዩ በቲ ብኡ ፍናን ረኺበ ኣይፀናሕኩን ናብ ስደት ምስ ከድኩ ከዓ ድሕሪኡ ኣብ 2005 ሓንቲ መፅሓፍ ሃፀይ የድስ ትብል ፅሒፈ ሕጂ ኣብ መንጎ ግን እቲ ናይ ግጥምታትን ፅሑፈን ሓፀርቲ ዛንታታትን ወይ ካብቲ መድረክ ናብኡ ንምኻድ ዝተሓልፈ ናይ ፅሑፍ ጉዕዞ ከዓ ኣሎ ማለት እዩ
8: ናብታ ናይ ግጥሚ ክሳይከ ብዙሕ ሰብ ዝፈልጠካ በታ ወዲ ብዳማ ትብል ግጥምካ እዩ ኣዝዩ ብዙሕ ሰብ ዝዝክራ ዋላ ገፅካን ምስታ ግጥምን ብዙሕ ሰብ ዘተኣሳስረካ ብዛዕባ እስኪ ማለት ኣብ ከመይ ኩነታት ኢኻ ፅሒፍካያ መዓሲ ኢኻ ፅሒፍካያ ኣበይ ኢኻ ነርካ ኣብቲ እዋን እቲ
9: ኣብቲ ግዜ እቲ ኣብ ኒውዚላንድ ኣለኹ 2012 ኣከባቢ ነይሩ ኣብቲ ውዕውዕ ዝነበረሉ ኩነታት እዩ ነይሩ ግና ነቲ ኣቐንዲ ክፅሕፈላ ዝደረኸትኒ ብዙሕ ግዜ ማስ ለዛቅመሰሉ ናይ ባህላዊ ኣገላልፃ ዘለዎም ኢልና ካብ ቀደም ተሪክና ወይ ካብ ከምዛንታ ምፅኢና ንደግሞም ኢና ሕጂ ንሕና ኣብ ግዜና ሲ ንድሕሪ ሕጂ ኣብ ቀፃሊ ኣብ 100 ዓመት እዚ ነዚ ዘለናዮ ታሪክ ነዚ ዘለናዮ ኩነታት ክገልፀልና ዝኽእል ኣብ ባህላ ብዙሕ ሰሚዐ ኣይፈልጥን ብከምኡ ደረጃ እቲ ፀገም ዝነበረ ኣነ ናይ ባህሊ ክኢላ ይኮንኩን ፍቐዶ ስደትን ፍቐዶ ከተማን ክርተት ዘየለ ዝነብር ዝነበርኩ እየ ማለት እዩ ብዙሕ ኣየፍልጦ ይነበረኒ እንትኾነ ግን ከይድ ነረ ተገዲሰ ዝፈለጥኮ ቋንቋ ስለዝኾነ ብኡ ካልእ ካእቲ ስምዒት ኣብኡ ዘሎ እቲ ኣነ ክብሎ ዝደለኹ ኣብኡ ተፀፋፂፉ ስለዝነበረ ሓደ ግዜ ኣብ ሓንቲ ኮፍ ታሽመያ ሓፂር ግዜ ዝተፃሓፈት እያ ኣነ ከምኡ ገይሩ ሰብ ዝፈትዋ ኣይመሰለንን ምክንያቱ ክብሉ ግዜ ካብካብ ክወፅእ ከሎ ናትካ ተሃኒ ካ ተወፅእ መብዛሕትኡ ግዜ ክፅሕፍ ከለኩ ኣነ ናተየ ዘውፅእ ድሕሪየ ናይ ሰማዒ ክግደስ ዝጅምር ማለት እዩ ኣብቲ ፓቶክ ዝነበርኩሉ ግዜ ከም ሓደ ግዜ ምስ ቅረብኳ እቲሰብ ብጣዕሚ ፈትዋ ብገማ ሰለስታ ገለገለ ምስ መፀ ድሕሪ ኢለ ተመሊሰ ምስ ረኣኹዋ ፅብቕቲ ኮይና ተረኺባ ድሕሪኡ ግን እዚ ሓንቲ ካብተን ፕሮባብሊ ዝዝከራ ግጥምታት ኣብ ብውልቂ ብንፅል ማለት እዩ ዝዝከራ ግጥምታት በርእስተን ፀዋዕ እንተልካያ ዝኾነ ሰብ ንሳ ምኳና ብዙሕ ሰብ ይዕሉኒ ምክንያቱ ዝኾነ ሰብ ዝረኽቦ ፖለቲከኛ ስነበባዊ ፓስተር ቀሺ ከይተረፈ ኩሉ ሰብ ብኣ እዩ ዝፈልጠኒ ኣብ ኤርትራ ዝነበረ ወላገለ ሕጂ እቲ ገፅ ቅሩብ ተቐይሩ ስለ ዝመስሎም ንስ ኣይመስሎምኒ ስለዘከርክዎም ግን ከምዝ መላለይ መስበር ዓይኒ ታኣሽሙ ኮይናትኒ ማለት እዩ
8: ካልኦት ግጥምታት ካ ማለት ሰባት ዝፈተውዎን ዝዛረብሎን ኣለዋ ድን ወይስ ሳጥረ
9: ኣሎ ኣሎ ገሊኡ ንደርፊ ዝተዋሃበ ነሩ ገሊኡ ግን ግጥሚ ተራ ግጥሚ እንተኮይኑ ግን ኣሎ ከምዚ ኣይንፈላለ ትብል ሓንቲ ግጥሚ ነራ ዋላ ናይ ዝማሪኖ እውና ቀሪቦማ ነሮም ኣቀናቢሮም ሓንቲ ግዜ ከዓ ብዛዕባ ናይ ሲናይ ዝነበረት ንሳ ውን ኣብቲ ግዜ እቲ ብጣዕሚ ፍትውቲ ነራ ካልእ እውን ሓንቲ ላሳዓረ ትብል ግጥሚ ኣብ ዩቲብ ኣሎም ሰኣተን ንሳ ንዓይ ከምዚ ናይ ውድብ ድማ ፍልይ ዝበለት ስለዝኮነት ንሳ ኣይትድገምን እያ ካልኣይቲ የብላን ግን እዛ ሳዓረት ትብል ብሓይልን ብብርትዕን ሰባት ንዓይ ዝፈልጡ ሰባት ንሳ ከምዝፈትኩ ይነግሩን ይገሊኦም ማለት እዩ
10: ዕሽነት ኣፋ ከፊታ ጋዙ ሲኦል ትኹን ብሽሕን ዕፅፍን ጭዋዳ ፈላለይቲ ይተዓቀን ብሓይሊ ጃንዳ ሌዋታን ኣየንቀጥቅጥን ኣይርዕድን ኣይትርኣዩ ዝቕጥጥን ትንፋሰይ ትንፋስ ትክን ተወፋይነትን መትነይ መትኒ ርጥዕን ሰብኣውነትን እምባታት ውሽጠይ እምባታት ሰማይ ጠቀስ ፍቕሪ እምባ ራእይ እምባ ሕድሪ እምባ እምነት እምባ ገድልታቱን እምባ ፈለጥቱን ሰባቱን ሩባታቱ ፈለግ ስረትን ዕቤትን ጣሻታቱ ጣሻታት ብፁጋትን ጠጥዕን ዘይትሜን ዋጋ ድቂ ዘመንን ዘመኑን ሓማውን ሴሙን ኩሹን ግእዙን ኒሉን ሸውዓተ ሰማያቱ ጭዋ ኣጉሙሕ ዮባ ኤደን መዛግብቲ ልበይ ማሕደርቲ ዋናን ተስፍኡን ኣይጋግኸንን ሰዓረዩ ስመይ ስምበኽርን ሕሳስ ልደን ርዝነት ምድርን ኣየርን
8: ፖለቲከኛ ኻ ማለት ነጣፊ ካብዚ ናይ ፖለቲካ ናይ ኤርትራ ብዙሕ ግዜ እውን ኣብኡ ኢኻ ግዜኻ ንግስታይካ እንተጥፍኦ እቲ መፅሓፍ ከ ምስኡ ዝተኣሳሰረ ድዩ ንኣብነት እዚ እውን ትብል ሕጂ ብዛዕባ ኣብ ብፍላይ ሲና ዝተኣሳሰረ መንእስያት ዘሕልፍዎ መግደራ ንዕኡ ዘንፀባርቕ እዩ ሕጂ እውን እዚ ፅሒፍካ ዘለካ ናይ ኣፍሪቃውያን እህታ ናይ ኣፍሪቃውያን ፀገም መፍትሒ ይኸውን ዶ ካብ ዝብል ዝፅሓፍካዮ እሞ ምፅሓፍን ምስ ፖለቲካን ስነ ጥበብን ካልእ ኣተሓሳስባን ንሂወትካ ከመይ ዝፀሉ ማለት እቲ ፖለቲካ ድዩ ንክፅሕፍ ዝድረኸካ ወይስ እውን እቲ ምፅሓፍ እዩ ናብ ፖለቲካ ወይ ፖለቲካዊ ዛዕባ ከተልዕል ዝገብረካ
9: ያ ጽቡቅ ትሕቶ ሓቂ ዘረባ ሳብ ሰለስተ ነገራት ኣለዋ ማለት ብዘይካቲ ካብ መጀመርያ ንዓያ ምፅሓፍ ካብቲ ዝሓገዘኒ ቃላት ምጥቃሚ ይኹን ገለ ይኹን ኣደይ ንፍዕቲ ተዛራቢት ትግርኛ ነይራ ማለት ክብል ከለኹ ዕሙቕ ዝበለ ትግርኛ ምስፍላታት ቃላት ገለ ሕሳብ ሕጂ ንዓ እንዳ ዘኮርኩ የፅሕፍ ፍላይ ትግርኛ ፅሕፍ ከለኹ ማለት እዩ ካብ ቃላታ ገለ የፅሕፍ ከይንኡ ግን ድሒሩ ዝመፀ ግን ሰለስተ ነገር መስለኒ እዮም ፀልዎ ኩሉ ግዜ ማለት እዩ ሓደ እቲ ናብ ፖለቲካዊ ሸነ ክኸውን ከሎ እቲ ሓደ ከዓ መንፈሳዊ ክንዶ ክንብሎ ንክእል መፅሓፍቲ መፅሓፍ ቅዱስ ኹን ኪንኡ እውን ካልኦት መፅሓፍቲ እውን ኣንቢበ ሰ ንሱ ክኸውን ንኽእል እዩ ብፍላይ መፅሓፍ ቅዱስ ማለት እዩ ሳልሳይ ከዓ እቲ ክሪኤቲቪቲ እናትካ ማለት እዚ ግጥምታት ዝገለ ፅሕፈሉ ስለዚ ክትፅሕፍ ከለካ ክሰርሕ ከለካ ፖለቲካ ክሓስብ ከለኹ እዚ ሰለስተ እዩ ዝሰርሕ ሰምሃው ኣብቲ ናይ እምነት ክሓስብ ከለኹ ፖለቲካ ዝሰርሕ ምስኡ ምክንያቱ ምስ ከመይ ጌርካ ኮምደት ትገብሮ ንታይ ክሪኤቲቪቲ ይመፅእ እቲ ጥበብ ከመይ ጌርካ ፊት ትገብሮ ናብኡ መፅእ እቲ ጥበብ ክትሓስብ ከለካ ፖለቲካ ተንፀባርቕካ እምነት ተንፀባርቕካ እዚ ኣብ መንጎቲ ካልኦት ጉዳያትን ኩነታትን ዘለዉ ማለት እዩ ሕጂ እቲ ዶብ ዳርጋ ሃሲሱ እዩ ኣባይ ኣብ ሰለስተኡ ዘሎ ዶብ ሃሲሱ እዩ ዝኾነ ነገር ክሓስብ ከለኹ ናቹራሊ ብኩሉ የ ዝሓስቦ ማለት እዩ
8: ስለዚ ብምፅሓፍ ድ ዝቐለካ ስምዒትካ ክትገልፅ ወይስ ብምዝረብ ማለሲ ኣብ ዘረባ እውን ቀሊል ሰብ ኣይኮንካ ናብ ዝኾነ ኣብ ብዙሕ ናይ ቃል ምሕትት ነገራት ሰምዓከ ኣብ ኣኼባታት እውን ንፉዕ መዳሪ ንፉዕ ተዛራቢ ኢኻ ስለዚ ገሊኡ እንታይ ኣሎ ክፅሕፍ ዝቐሎ ክዛረብ ግን ዝኸብዶ ኣብ ገሊኡ ድማ ተዛራባይ ኮይኑ ክፅሕፍ ግን ዘይክእል ኣሎ ስለዚ ኣየና እዩ ንዓኻ ኣፀቢቑ ኮንፈ ወይ ማለት ምችኡ ኮይኑ ዝስማዕካ ክትፅሕፍ ዶ ወይስ ክትዛረብ ነቲ ስምዒትካስ ብዘረባ ክትገልፆ ዶ ወይስ ብፅሑፍ ክትገልፆ እዩ እሞ ኣፀቢቑ ማለት ፅቡቅ ዝስማዕካ ማለት እየ
9: እዚኣ ናብ 99 ንሲ ክጀምር ማለት ክድሓን ግጥምታት ገለ ክሰርዓሉ ጀመርኩ ግዜ ስለዝነበረ ሓንቲ ጥራዝ ነራት ናይ ዓባይ ገዚአ ገለስ ኣብኣ ፅሓፍኳ ነራ ካብ ሰብ ሰሚዐ ደ ስማዕ ኮነ ተፀለየ ደ ተፀልኹን ኣይፈልጥኒ ግን ናተይ ኮይና ተሰማዓትኒ ካብ ልሳነይ ብርዐይ ኣእምን ትብል ነራ በዚኣ ነብሰይ ረጊማያ ዳርጋ ክብል ክእል እዮም ወይከዓ ብኣ መንገዲ ከይደ ምክንያቱ ብብርዐይ ብጣዕሚ እዩ ዝቐለለይ ካልኣይ ሓደ ሓደ ኮረክሽን ክትገብር ትኽእል ኢኻ ኖ ደብዳቤ ፅሒፈልካስ ኣብ ክተጠቃዒሰ ክድምሶ ክእል እየ ብቓለይ እንተይለካ ግን ቀሊል ኣይኮነን ኦረድ በፂሒቱ ዳመጅ ዋላ ቅሬታ ይሓተትካ ማለት እዩ ሕጂ እዚኢታት ከምኡ ዝካብ ዝብል ብምብጋስ ዳሕራይ ከዓ ማለት እዩ ኣብቲ ፅሑፍ ብጣዕሚ ነፃነት ኣለዎ በይንካ ኮንካ ስለ ትፅሕፎ ገለ ታ መልሰ ግብሪ ብቐታይ ትረክበሉን ኢኻ ንሱ ንዓይ ከዓ ሒዝኒ ዝኸይድ ካልእ ዓለም ዘእትወኒ ኮይኑ ስለ ዝረክቦ ነበርኩ ብምፅሓፍ ዝያዳ ዝበለፅ ብምዝራብ
8: ጉራ ሰማዕትና እዚ ምስ ፀሓፊ መርሃዊ ወልደ ሚካኤል ዝተገብረ ዕላል ኣቋሪፅና ኣለና ብዝመፅእ ሓሙስ ክንምለሶ ኢና በዛ ናይ ኣብራር እስማን ወለላ መዓር ትብል ናብቲ ዝቕፅል መደብና ክንሰጋግር

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽቦ ትኽእሉ ኢኹም። ንወቕቲ ጉንፋዕ ወይ ፍሉ ኣውስትራልያ ተዳሊኹም ዶ ኣለኹም? ወቕቲ ጉንፋዕ ኣብ ኣውስትራልያ ክጅምር እንከሎ ንገዛእ ርስኻ ንስድራ ቤትካን ኣብ ማሕበረሰብና ልዕሊ ኩሉ ተጠቃዕቲ ዝኾኑ ሰባት ንምክልኻል ክንፈልጦ ዘለና ነገር ኣብዚ ናይ ሎሚ ምንባር ኣብ ኣውስትራልያ መደብና ቀሪቡሎ። ኢንፍሉዌንዛ ወይ ጉንፋዕ ንምሉእ ዓመት ዝፀንሕ ዝርግሐ ዘለዎ ቫይረስ እዩ። እዚ ድማ ኣብ ዝኾነ እዋን ክትተሓዝ ትኽእል ኢኻ። ኣብ ኣውስትራልያ ኣብ እዋን ቀውዒ ምልባዕ ሰዓሊ ይውስኽ፣ ከምኡውን ኣብ ወርሒ ሰነ ክሳብ መስከረም ኣብ ዘሎ መልከፍቲ ይውስኽ። ጉንፋዕ ግን ክሳብ ክንደይ ሓደገኛ እዩ? ምልክታት ጉንፋዕ ካብቲ ልሙድ ሰዓል ንላዕሊ ኣዝዩ ሓደገኛን ነዊሕ ዝፀንሕን እዩ። ልዑል ረስኒ፣ ቃንዛ ጭዋዳታትን ቃንዛ መላግቦን ቃንዛ ርእስን ቃንዛ ጉሮሮን ከጠቓልል ይኽእል እዩ። ኣብ ኣውስትራልያ ኣብ 2025 ዓ ም ልዕሊ 1700 ሞት ዝተመዝገበሉ ብምንባሩ እቲ ዝኸፈ ናይ ኢንፍሉዌንዛ ዓመት እዩ ነይሩ።
5: So a lot of us think it's just like a cold, but it is a serious condition which kills hundreds of Australians every year. Many thousands of Australians
4: መብዛሕትና ከም ተራስ ዓሊና ንሓስቦ። ኣብ ነፍሲ ወከፍ ዓመት ግን ብኣማይት ዝቁፀሩ ኣውስትራልያውያን ዝቐትል እዩ ይብል ዶክተር ማይክል ራይት ናይ ሲድኒ ሓፈሻዊ ሕክምናን ፕረዚደንት ኮሌጅ ሓፈሻዊ ሕክምና
5: ኣውስትራልያን።
4: ብዙሓት ኣሽሓት ኣውስትራልያውያን ኢንፍሉዌንዛ ሓሚሞም ናብ ሆስፒታል ይኣትዉ፣ ምክንያቱ ድማ ከቢድ ናይ ምትንፋስ ረክሲ ስለ ዘለዎ እዩ። ብኢንፍሉዌንዛ ኣዝዩ ዝጥቃዕ መን እዩ? ጥዑያት ሰባት እውን ከይተረፉ በቲ ጉንፋዕ ኣዝዮም ክሓሙ ይኽእሉ እዮም። ከቢድ ሕማምን ክንክን ሆስፒታል ዘድልዮምን ልዑል ሓደጋ ዘንፀላልዎም ጉጅለታት እዞም ስዕቡ እዮም። ትሕቲ 5 ዓመት ዝዕድሚኦም ህፃናት፣ ልዕሊ 65 ዓመት ዝዕድሚኦም ዓበይቲ ኣቦርጅንን ወይ ቶረስ ስትሬት ኣይላንድራት ውልቀ ሰባትን ሕዱር ኩነታትን ጥንስን ዘለዎም ሰባትን። ዶክተር ራይት ከም ዝብሎ እዞም ሰባት እዚኣቶም ብረክሲ ሳምቡ ብኒሞንያን ናይ ምሕማም ዕድሎም ዝሰፍሐ እዩ፣ ናብ ሆስፒታል ክኸዱ ድማ ኣለዎም ኢሉ። ንገዛ ርእሰይ ካብ ጉንፋዕ ብኸማይ ክከላኸል ይኽእል? ኢንፍሉዌንዛ ብነጠብጣብ ወይ ብጥፍጣብ ካብ ናይ ዝተለኽፈ ሰብ ጎረሮ ወይ ኣፍንጫ ዝመሓላለፍ እዩ። ፅሬት ምዝውታር ከም ብቐፃሊ ኢድካ ምሕፃብ፣ ኣብ እትስዕለሉ ወይ ኣብ እዋን ምህንጣስ ኣፍካን ኣፍንጫኻን ምሽፋንን እቲ ሰዓል ናይ ምትሓዝን ናይ ምዝርካሕን ተኽእሎካ ናብ ዝተሓተ ደረጅኡ ንምውራድ ይሕግዝ። ካብ ኢንፍሉዌንዛን ዘስዕቦ ከቢድ ሕልኽልኻትን ንምክልኻል ዝሕግዝ ዝበለፅ ኣገባብ ግና ዓመታዊ ክታበት ጉንፋዕ ምውሳድ እዩ። ዶክተር ራይት ከምዚ ብምባል ይገልጽ።
5: The advantage of getting vaccinated is that you reduce the risk of you getting sick. You actually make sure that you're
4: not susceptible to get a serious infection. ስለዚ ከቢድ ረክሲ ናይ መሓዝ ተኽእሎኻ ከምዝንኪ ስለዝገብር እዩ። ዝኽተቡ ውልቀ ሰባት እውን ንኻልኦት ናይ ምትሕልላፍ ዕድሎም ዝተሓተ እዩ። ክታበት ምውሳድ እቲ ዝበለፀ ነገር ንገዛ ርስኻ ንስድራ ቤትካ ከምኡውን ንማሕበረሰብካ ንምክልኻል ክትገብሮ ትኽእል ስጉምቲ እዩ። ክታበት ጉንፋዕ ክወስድ ዶ እቲ ክታበት ከ ይኽፈሎ ድዩ? ናይ ሕማም ጉንፋዕ መከላኸሊ ክታበት ንኹሉ ሰብ ኣዝዩ ኣገዳሲ እዩ። ብፍላይ ግን ኣብ ማሕበረሰብ ንዘለዉ ተጠቃዕቲ ዝያዳ ጠቓሚ እዩ። ዶክተር ስቲፋኒ ዊልያምስ
6: We recommend everybody over the age of 6 months gets a flu vaccine every year. And there are some groups of people
4: ነፍሲ ወከፍ ካብ 6 ወርሒ ንላዕሊ ዕድመ ዘለዎ ሰብ ኣብ ነፍሲ ወከፍ ዓመት ናይ ሰዓል ወይ ናይ ጉንፋዕ ክታበት ክወስድ ኢና ንመክር ኢላ ዶክተር ዊልያምስ ኣብ ጨንፈር ማእከል ምቁፅፃር ተመሓላለፍቲ ሕማማት ኣውስትራልያ ተሓጋጋዚት ዳይረክተር እያ። ኣብ ትሕቲ ኣውስትራልያ ናሽናል ኢሚናይዜሽን ፕሮግራም ክታበት ብነፃ ዝውሃቦም ገለ ጉጅለታት ሰባት ኣለዉ ድማ ትብል።
6: And they include children aged 6 months to 5 years, adults aged 65 and over.
4: ካብ 6 ወርሒ ክሳብ 5 ዓመት ዝዕድሚኦም ህፃናት፣ 65 ዓመት ዝዕድሚኦምን ልዕሊኡን ዓበይቲ፣ ጡንሳት ኣንስቲ፣ ዕድሚኦም 6 ወርሕን ልዕሊኡን ዝኾኑ ህዝብታት ኣቦርጅንን ቶረስ ስትሬት ኣይላንድራትን ፍሉይ ናይ ሕክምና ኩነታት ዘለዎም ሰባትን። ናፃ ናይ ጉንፋዕ ክታበት ክትወስድ ዘይግባኣካ እንተኮይኑ ነቲ ክታበት ካብ ናይ ሕማም መከላኸሊ ወሃቢ ክትዕድግ ትኽእል ኢኻ። ዶክተር ዊልያምስ
6: You can get a flu shot in many healthcare settings including your local doctor, local counselor.
4: ብዙሓት ናይ ክንክን ጥዕና ቦታታት ናይ ሰዓል ክታበት ክትወስድ ትኽእል። ኣብ ከባቢኻ ዝርከብ ሓኪም፣ ናይ ከባቢኻ ናይ ምክልኻል ክሊኒክ፣ ኣብ ናይ ማሕበረሰብ ሓለዋ ጥዕና ማእከላት፣ ኣብ ሙሉእ ኣውስትራልያ ናይ ኣቦርጅን ሓለዋ ጥዕናን ገለ ፋርማሲታትን ዘጠቓለለ እዩ። ምምሕዳር ግዝኣትካ ወይ ናይ ቴሪቶሪ መንግስቲ ወይ ኣስራሒኻ ብዘይ ክፍሊት ናይ ክታበት ፕሮግራማት ከካይድውን ይኽእሉ እዮም። ኣብ ኣውስትራልያ ብዘይ ምውጋእ መርፊ ዝውሰድ ክታበት ኣሎ ዶ? ኣብ ኣውስትራልያ ኣብ 226 ብዘይ መርፍእ ብኣፍንጫ ዝኣቱ ፈሳሲ ክታበት ተዳሊ ኣሎ። ካብ 2 ክሳብ 17 ዓመት ዝዕድሚኦም ቆልዑ ውሕስን ውፅኢታውን ብዝኾነ መገዲ ንኽጥቀሙ ምምሕዳር ሕክምና ብዝእዝዞ መገዲ ጸዲቑ ኣሎ። እዚ ኣብ ኣውስትራልያ ካብ 2 ክሳብ 5 ዓመት ንዝዕድሚኦም ህፃናት ብነፃ ኣብ ዝተወሰነ ግዝኣታት ዝቐርብ እዩ። ፕረዚደንት ናይ ኣርኤሲጂፒ ዶክተር ራይት ኣብቲ ዕድመ እዚ ዘለዉ ቆልዑ ብመርፍእ ምውጋእ ከም ዘይፈትውን ወለዶም ነዝሪኦም ከም ዘየምፅዎምን ንፈልጥ ኢና። ኣብ እትነብርሉ ከባቢ ብመንግስቲ ዝተመወለ ናይ ብኣፍንጫ ዝውሰድ ክታበት ኣብ ከባቢኹም እንተልዩ ንሓኪም ስድራኹም ሕተትዎ። ናይ ጉንፋዕ ክታበት ዝውሰደሉ ዝበለፀ ግዜ ግን መዓስ እዩ? ካብ 3 ክሳብ 4 ኣዋርሕ ኣቐዲምካ ቅድሚ እቲ ዝለዓለ ወቕቲ ሰዓል ምእታዊ ክታበት ምውሳድ ንምክልኻል እቲ ሕማም ውሑስ ከም ዝገብረልካ ኣብ ዩኒቨርስቲ ሲድኒ ፕሮፌሰር ናይ ተመሓላለፊ ሕማማትን ዓለምለኻዊ ጥዕናን ዝኾነ ዶክተር ሜሩ ሸል ትገልጽ።
7: The optimal timing of protection is about 3 to 4 months. That's why we recommend autumn to start or winter months for people to get influenza.
4: ስለዚ ኸይና ሰባት ናይ ኢንፍሉዌንዛ ክታበት ኣብ ምጅማር ቀውዒ ክወስቱን መክር። ኣብ ወርሒ ሚያዝያ ጉንበት ናብ ዕዳጋ ኣብ ዝመፅሉ ኣብ ዝጥዕሞም እዋን ክኽተቡ እቲ ዝበለፀ ግዜ እዩ። ብዛዕባ ጎናዊ ሳዕብን ክታበት ጉንፋዕ ክጭነቕ ኣለኒ ድዩ? ገለ ሰባት ክታበት ድሕሪ ምውሳዶም ንቑሩብ መዓልትታት ዝጸንሕ ናይ ልኦም ኩነታት ምልክታት ይሕልፉ። ኩሎም ክታበታት ከም ቃንዛን ሕበጥን ምቕያሕ ወይ ፍኹስ ዝበለ ረስኒ ዝኣመሰሉ ልሙዳት ጎናዊ ሳዕቢናት ይኸትሉ እዮም ትብል ዶክተር ሼል።
7: Some common side effects like pain and swelling, redness, all of those things that you get after a needle. Or it can lead to some mild fever, which will often resolve.
4: እቲ ናይ ሰዓል ክታበት ውሑስን ውፅኢታውን ከምኡን መብዛሕትኡ ኣሉታዊ መልሰ ግብሪ ባዕልኻ መፍትሒ ክትረኽበሎም ትኽእል ኢኻ።

ኩራ ስማትና ንሎሚ ዝሓዝናዮ ተስቶ ወዲና ኣለና ቅድሚ ምዛምና ግን ኣርሳት ዜና ክደግመልኩም ኢራን ነቲ ብፓኪስታናውያን ኣሸማግልቲ ኣቢሉ ብኣሜሪካ ዝቐረበ እማመ ምቁራፅ ተኽሲ ምላሽ ከም ዝሃበትሉ ድሕሪ ምግላፅ እቲ ውግእ ንሓዋር ድው ዝብለሉ ዘተኮረ ዘተ ክግበር ፀዊዓ ምስ ጉጅላይ ኤስ ርክብ ዘለወን ብገበን ባርነት ተኸሳን ክልተ ኣንስቲ ሎሚ ኣብ ሜልበርን ቤት ፍርዲ ውሕስ ክሓጠአን ውድብ ጥዕና ዓለም ተሳፈርትን ሰራሕተኛታትን ካብታ ብሃንታ ቫይረስ ተፀልወት መዛወሪት መርከብ ኤምቪ ሆንዴስ ኣብ ቴነሪፌ ከም ዝተራገፉ ገሊፁ ማር ሰማዕትና ናይ ሎሚ መደብና ኣብዛዚምና ኣለና ኣብ ዝመፅእ ሓሙስ ዝተፈላለዩ ትሕዝቶታት ሒዝና ክንምለስ ኢና ክሳብ ሽዑ ሰላም ቅነ ዝምንየልኩም ንሳኹም ፅናሕኩ ኣዳለውን ኣቕራብን ዝመደብ ብየነሰመርህ ብሩህ መዓልቲ እዩ።

0: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: ይቻላል ሰኞ ሚያዝያ 3/2018 አድማጮቻችን እንደምን አርፈዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከስፔስ ሬዲዮ ጣቢያ በመናስተልፎን አማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። በመጪው ሳምንት ዝግጅታችን ከትዝብትና ተስፋ የግጥም መጽሐፍ ደራሲ ኤሚሬትስ ፕሮፌሰር ባዬ ማምገር ያካሄደውን ቃለ ምልልስ ይዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹ እንደግመንና እናሰማለን። አውስትራሊያ አመታዊ በጀት ይፋ ከመደረጉ በፊት ለቤቶች ግንባታ ተጨማሪ 4 ቢሊዮን ዶላር መመደቡ ተመለከተ። ዋን ኔሽን ምዕራብ ሲድኒን ቀጣዩ የፌደራል ህዝብ ተወካዮች ምክር ቤት ኢላማ ማድረጉን አስታወቀ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የቤቶች ሚኒስትር ክሌር ኦኒል የፌደራል በጀት የቤቶች አቅርቦት ትጥረትን በነገው ዕለት የአመታዊ በጀቱ ይፋ ከመደረጉ በፊት ለቤቶች ግንባታ መሰረተ ልማት የሚሆኑ መንገዶች፣ ውሃ፣ መብራትና ለፍሳሽ አገልግሎቶች የሚውል የ2 ቢሊዮን ዶላር ተጨማሪ በጀት ተመድቧል። ወይዘሮ ኦኒል ይህን የሚደረገውም የወጣቱ ትውልድ ወደ ቤቶች ገበያ እንዲዘልቅ ለማስቻል መሆኑን ሲያመለክቱ
1: Now we are making a stack of progress. Remember the 5% deposit.
0: አሁን ተደራራቢ እድገትን እያደረግን ነው። ልብ በሉ ከወዲሁ የ5% ቅድሚያ ተቀማጭ ክፍያ 4 ሚሊዮን አውስትራሊያውያንን ለቤት ባለቤትነት አብቅቷል። 55000 ማህበራዊና ለአቅም መጣኝ ቤቶችን እየገነባን ነው። ሲልም ለሀገሪቱ አስፈላጊ የሆኑ የቤቶችን ቁጥር ለመገንባት በመንገድ ላይ ሆነም እኔ ሁሉ ለመከወን መንገዱ ረጅም መሆኑንም እንረዳለን። ለዚያም ነው መጪው በጀት ላይ ታካይ ሆነው ብለዋል። አንድ የኒው ሳውዝ ዌልስ የቤት አልባዎች ድርጅት አዲስ ሪፖርት የቤት ኪራይ ተራ ጥበቃ በአራት ዓመታት ውስጥ በጥፍ ማሻቀቡን አስታውቋል። የቤቶች ቀይ ኮድ በሚል ርዕስ ይፋ የሆነው ይህ ሪፖርት እንዳመለከተው ቅድሚያ የተሰጣቸው ቤት ጠባቂዎች ቁጥር 12500 ያህል ደረሰ ሲሆን ይህም ከ2021 አንስቶ በ115% ንረት አሳይቷል። ቅድሚያ ይሰጣቸው በሚል ዘርፍ ካሉት ውስጥ ቤት አልባዎች፣ ከቤት ውስጥ አመጽ የሸሹና ደህንነቱ ያልተጠበቀ ቤት ነዋሪዎች ይገኙበታል። ኒው ሳውዝ ዌልስ ውስጥ ከፍተኛው የ500% ጭማሪ ያሳየውም ዋጋ ዋጋ ሲሆን ሲድኒ ውስጥ ካምደን፣ ባንክስታውንና ፌርፊልድ ክፍለ ከተማዎችም በቤት ጥበቃ ከፍተኛ መዝገብ ውስጥ ሰፍረው ይገኛሉ። የዋን ኔሽን ፓርቲ ከኒው ሳውዝ ዌልስ ፋራር የምክር ቤት ወንበር ድል በኋላ የትኩረት አቅጣጫውን ወደ ምዕራብ ሲድኒ ማዞሩን አስታውቋል። በፋራር ምርጫ የዋን ኔሽን እጩ ተወዳዳሪ የነበሩት ዴቪድ ፌሊ በፌደራል ፓርላማ የመጀመሪያው የዋን ኔሽን የህዝብ ተወካዮች ምክር ቤት ተመራጭ ለመሆን በቅቷል። ፓርቲው በቀጣዩ ፌደራል ምርጫ የኤነርጂ ሚኒስትር ክሪስ ባውን የምዕራብ ሲድኒ ማክማን የምክር ቤት ወንበርን ኢላማ ውስጥ አስገብቷል። አንድ የፍትሃዊ ሥራ ኮሚሽን የጠበብት ቡድን የምግብ አድራሾችን የሥራ ሁኔታዎች በተመለከተ የመረጃ ስሚ

እያካሄደ ነው። በ2024 የተሻሻለው ህግ መሰረት የፍትሃዊ ስራ ኮሚሽን አነስተኛ የመደበኛ ክፍያን የመወሰን ስልጣን ሰጥቷል። አውስትራሊያን ወክላ በዩሮቪዥን የዘፈን ውድድር ተዋዳሪ የሆነችው ድምጻዊት ዴልታ ጉድረም ኤክሊፕስ የሚለውን ዘፈኗን ለአድናቂዎቿ ይፋ አድርጋለች። የዘፈን ውድድሩ ረቡዕ ዕለት የሚጀመር ሲሆን የቀጥታ ስርጭቱ በኤስቢኤስ ቴሌቪዥን አማካይነት ይሆናል። ዴልታ ጉድረም አርብ በሲድኒ ሰዓት አቆጣጠር ከጠዋቱ 5 ሰዓት ላይ አዲሱን የመወዳደሪያ ዘፈኗን ታቀርባለች። በዚሁ ወደ ውጭ ምንዛሪ ተመና መረለን። አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር ከ84 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ሲድኒ ብራ ይሆናል፣ ዝቅተኛ 16 ከፍተኛ 23። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 9 ከፍተኛ 19። ብሪስበን ብራ ይሆናል፣ ዝቅተኛ 17 ከፍተኛ 24። ፐርስ ፀሐያማ ሆኖ ይውላል፣ ዝቅተኛ 11 ከፍተኛ 27። አድላይድ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 11 ከፍተኛ 23። ሆባርት በከፊል ደመናማ ይሆናል፣ ዝቅተኛ 11 ከፍተኛ 17። ካምብራ በከፊል ደመናማ ይሆናል፣ ዝቅተኛ 7 ከፍተኛ 19። ዳርዊን ፀሐያማ ሆኖ ይውላል፣ ዝቅተኛ 23 ከፍተኛ 33። አዲስ አበባ በአብዛኛው ፀሐያማ ይሆናል፣ ዝቅተኛ 25 ከፍተኛ 34። ዜናዎቹን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ዓመታዊ በጀት ይፋ ከመደረጉ በፊት ለቤቶች ግንባታ ተጨማሪ 4 ቢሊዮን ዶላር መመደቡ ተመለከተ። ዋን ኔሽን ምዕራብ ሲድኒን ቀጣዩን የፌዴራል የሕዝብ ተወካዮች ምክር ቤት ኢላማው ማድረጉን አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
4: SBS Audio.
5: ከሳቢ ወጋር እንዲገጥ ተጫዋች የሚለው ይጫል።
6: ያው ያዳዲያ ጀምበሃለማ
7: SBS Chill.
8: SBS Pop Asia. Non-stop Asian pop.
9: Can you describe that feeling for people who haven't experienced it?
10: SBS Hindi uplapt karwata hai.
11: Far from the partisan politics.
5: ሰብሰብላይ በሆኑ ቋንቋዎች ዜናዎችን የያዘ ከውስጣዊ ስሜት ወጋር የሚገጥ ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል።
4: sbs.com.au/audio.
5: በዚሁ ቀዳሚ ወደ ሆነው ሀገርኛ ሪፖርት እናልፋለን። ሀገርኛ ሪፖርት።
12: የኢትዮጵያ ውጭ ጉዳይ ሚኒስቴር በደቡብ አፍሪካ የሚኖሩ የኢትዮጵያውያንን ደህንነት በተመለከተ በአዲስ አበባ የደቡብ አፍሪካ አምባሳደርን ጠርቶ አነጋገረም። የውጭ ጉዳይ ሚኒስትር ዴታ ብርሃኑ ጸጋዬ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ደህንነት ዙሪያ በአዲስ አበባ ከሀገሪቱ አምባሳደር ጋር በጽፈት ቤታቸው ተወያይተዋል። በቅርቡም ኢትዮጵያውያን ፍልሰተኞችን ጨምሮ ደቡብ አፍሪካ ውስጥ በሚኖሩ የውጭ ዜጎች ላይ የተፈጸሙ ያሉ ጥቃቶች እንዳሳሰቧቸው አምባሳደር ኖንኬባ ሎሲ እንደተገለጸላቸው የውጭ ጉዳይ ሚኒስቴር ባሰራጨው መረጃ ገልጿል። አምባሳደር ሎሲ የደቡብ አፍሪካ መንግስት ጥቃቱን በጽኑ ማውገዙን በውይይቱ ወቅት መናገራቸውን አክሎ የገለጸው የሚኒስቴሩ መረጃ የደቡብ አፍሪካ መንግስትም በጥቃቱ ዙሪያ ምርመራ ያደረገ መሆኑ ተገልጿል ብሏል። ምርመራው ሲጠናቀቅም የደቡብ አፍሪካ መንግስት ውጤቱን ለኢትዮጵያ መንግስት እንደሚያሳውቅም መነሳቱ ተገልጿል። የአዲስ አበባ ከተማ ምክር ቤት ተጨማሪ 9.94 ቢሊዮን ብር በጀት አጸደቀም። የአዲስ አበባ ከተማ ምክር ቤት ለተያዘው በጀት አመት 9.94 ቢሊዮን ብር ተጨማሪ በጀት ማጽደቁ ተገልጿል። ለከተማዋ አስተዳደር ሰራተኞች ፌደራል መንግስቱ የፈቀደውን 8.5 ቢሊዮን ብር የደሞዝ ድጎማና 999 ሚሊዮን ብር ለከተማዋ የልማት ስራዎች የሚውል በጀት ነው የከተማ አስተዳደሩ እንደገለጸው። የከተማ አስተዳደሩ ለበጀት አመቱ በመጀመሪያ ያጸደቀው በጀት 350 ቢሊዮን ብር ቢሆንም ፌደሬሽን ምክር ቤት ዘንድሮ ለከተማዋ ለመጀመሪያ ጊዜ የድጎማ በጀት ሳይደለድል መቅረቱ አይዘነጋም። ባለፈው በጀት አመት ግን አዲስ አበባ ያገኘችው የፌደራል ድጎማ 5.4 ቢሊዮን ብር ነበር። የኤችአይቪ ቅድመ መከላከያ መድኃኒት በኢትዮጵያ በሙከራ ደረጃ ሊጀመር ነው ተባለም። ከ6 ወር እስከ 1 አመት ጊዜ ውስጥ በኢትዮጵያ በሙከራ ደረጃ ሊጀመር መሆኑ ተገልጿል። ኤናካፓቪር የተሰኘው የኤችአይቪ ቅድመ መከላከያ መድኃኒት ከ6 ወር እስከ 1 አመት ጊዜ ውስጥ በኢትዮጵያ በሙከራ ደረጃ እንደሚጀመር የጤና ሚኒስቴር ገልጿል ተብሏል። ከፍተኛ ውጤታማነት እንዳለ የተረጋገጠውና በየ6 ወሩ በመርፌ የሚሰጠው የኤችአይቪ ቅድመ መከላከያ መድኃኒት የሆነው ኤናካፓቪር በሚቀጥሉት 6 ወራት እስከ 1 አመት ባለው ጊዜ ውስጥ በኢትዮጵያ በሙከራ ደረጃ አገልግሎት ላይ እንደሚውል የጤና ሚኒስቴር የገለጸ ሲሆን መድኃኒቱ በአመት 2 ጊዜ ብቻ በመርፌ የሚወሰድ በመሆኑ ለተጠቃሚዎች ምቾት የሚሰጥና ውጤታማነቱም የላቀ እንደሆነ መግለጹን የሀገር ውስጥ መገናኛ ብዙሃን ገልጸዋል። በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር ዴስክ መሪ ስራ አስፈጻሚ አቶ ፈቃዱ ያደታ እንደገለጹት ኢትዮጵያ መድኃኒቱን ወደ ሀገር ውስጥ ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶችን አድርጋለች ተብሏል። በአዲስ አበባ በመንግስት መስሪያ ቤቶች የሚሰሩ ሰራተኞች ጉቦና የእጅ መንሻ ለመቀበል የአካውንት ቁጥር እስከ መስጠት ደርሰዋል ተባለም። ሰሞኑን በተከናወነው የአዲስ አበባ ከተማ ምክር ቤት መደበኛ ስብሰባ ላይ እንደተነሳ የተገለጸው ይህ ጉዳይ ጉቦና እጅ መንሻ መጠየቅ አገልግሎት መስጠት ላይ እንቅፋት ሆኖ መቀጠሉ አሳሳቢ መሆኑ ተገልጿል። ይህም መሆኑ ጉቦ ጠያቂዎቹ የበለጠ እየተደፋፈሩ እንደሆነና ቅጣቱ ሌሎችንም ሊያስተምር እንዳልቻለ መጠቀሱን የምክር ቤቱን ውሎ የተመለከቱ ዘገባዎች ወጥተዋል። ይህንን ተግባር ለማስቆም ከምክር ቤት አባላት ምን እየተሰራ ነው የሚል ጥያቄ መነሳቱን ተገልጿል። ችግሩ መኖሩን በማመን ምላሽ የሰጡት የአዲስ አበባ ከተማ አስተዳደር የቢሮ ኃላፊዎች ይህንን ስር የሰደደ ሌብነት ለማስቆም የተለያዩ እርምጃዎች እየተወሰዱ ነው ብለዋል ተብሏል። ጥቆማዎች፣ ግምገማዎችና የኦዲት ሪፖርቶችን በመንተራስ ችግሮችን ለመፍታትም እየሰራን ነው ማለታቸው ተገልጿል። በዘጠኝ ወር ውስጥ 420 የሚሆኑ ባለሙያዎችና አመራሮች በህግ ቁጥጥር ስር መዋላቸውም ለዚህ ማሳያ ነው ብለው ማንሳታቸው ተገልጿል። ጉቦና ሌብነት በከተማዋ እየተፈጸሙ ይገኛሉ ያሉት የስራ ኃላፊዎች ባለሙያውና አመራሩ ሲሾም ያልበላ ሲሻ ይቆጫል የሚል ብሂል እያንሰራፋ ነው ተብሏል። በሙስናና በሌብነት ተሰማርተው በሚገኙ ላይ የሚወሰደው እርምጃና ተጠያቂነታቸው ቀደም ከነበረው መሻሻሉንም የሸገር ኤፍኤም ዘገባ ያመለክታል። የሚያዝያ ወር የዋጋ ግሽበት ካለፈው ወር ጋር ሲነጻጸር የ2.3% ጭማሪ አሳየ ተባለም። በኢትዮጵያ የሚያዝያ ወር የ2018 አጠቃላይ የዋጋ ግሽበት 11.7% ሆኖ ተመዝግቧል። የኢትዮጵያ ስታቲስቲክስ መረጃ እንደሚያመለክተው ይህም ካለፈው መጋቢት ወር የ9.4% አሃዝ ጋር ሲነጻጸር የ2.3% ጭማሪ ታይቶበታል። የኑሮ ውድነቱ አሁንም በከፍተኛ ሁኔታ መቀጠሉን አመላካች ሆኗል። በሚያዝያ ወር የታየው የምግብ እና አልኮል ያልሆኑ መጠጦች የዋጋ ግሽበት 13.5% የደረሰ ሲሆን ይህም በመጋቢት ወር ከነበረበት የ11% የ2.5% ብልጫ አሳይቷል። ለዚህ ከፍተኛ ጭማሪ በዋናነት እንደ አትክልት፣ ስጋ፣ የወተት ተዋጽኦች፣ የእንቁላልና ፍራፍሬ፣ የምግብ ዘይትና ስኳር ያሉ መሰረታዊ ሸቀጦች የዋጋ ንረት አሳይተዋል። በሌላ በኩል ምግብ ነክ ያልሆኑ የዋጋ ግሽበትም በተመሳሳይ በወሩ የ9.1% ጭማሪ አስመዘገበ ሲሆን ይህም ከመጋቢት ወር 7% ጋር ሲነጻጸር የ2.1% ጭማሪ አሳይቷል። በተለይ ትራንስፖርት 13%፣ አልኮልና ትንባሆ 10.5%፣ የኮሚኒኬሽን ስራዎች 9.7%፣ እንደዚሁም ምግብ ቤቶችና ሆቴሎች የ10.5% ጭማሪ አድርገዋል። ሌሎች እቃዎችና አገልግሎቶች የ11.9% ከፍተኛ ጭማሪ የታየባቸው ዘርፎች መሆኑን የኢትዮጵያ ስታቲስቲክስ አገልግሎት መረጃ ያመለክታል። በኢትዮጵያ ግብርናውን ለማሳደግ የግብርና ባንክ ያስፈልጋል ተባለም። የኢትዮጵያን የገጠር ግብርና ትራንስፎርሜሽን ልማት ለመተግበር የግብርና ባንክ መቋቋም ግድ እንደሆነ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አሳውቋል። ኢንስቲትዩቱ ይህንን ያሳወቀው የገጠር ግብርና ትራንስፎርሜሽን በኢትዮጵያ ከግብርና ወደ መዋቅራዊ ሽግግር በሚል ርዕስ የኢትዮጵያ የሳይንስ አካዳሚ ባዘጋጀው የግብርና ምሁራንና የባለድርሻ አካላት የፓናል ውይይት ላይ ነው። በዚሁ መድረክ እንደተነገረው የሀገሪቱ የገጠር ግብርና ትራንስፎርሜሽን ለማሳካት የግብርና ባንክ ማቋቋም እንደዚሁም የአርሶ አደሮችን የመበደር አቅም ማሳደግና ብሔራዊ የግብርና ፋይናንስ ፍኖተ ካርታ መተግበር ያስፈልጋል ብሏል። ከኢትዮ ቴሌኮም አክሲዮን የገዙ ባለድርሻዎች ስለ አክሲዮናቸው ምንም አይነት መረጃ እያገኘን አይደለም አሉ። ኢትዮ ቴሌኮም 10% ድርሻውን ለኢትዮጵያውያን በሽያጭ አቅርቦ አክሲዮን ከገዙ አንድ ዓመት ከግማሽ ቢሆናቸውም የድርሻው ገዢዎች እስካሁን የትርፍ ክፍፍልም ሆነ ሪፖርት በሚመለከት ምንም አይነት መረጃ እንዳልደረሳቸው ተናግረዋል። አክሲዮኑ ለሽያጭ መቅረቡ ይፋ እንደተደረገ መግዛታቸውን ለሪፖርተር ጋዜጣ የገለጹት አቶ ኃይሉ ታደሰ የተባሉ ባለድርሻ አንድ ዓመት ከስድስት ወራት ለሚሆን ጊዜ መጠበቃቸውን፣ ነገር ግን እስካሁን እየሰራን ነው ጠብቁ ከሚል ምላሽ ውጪ ምክንያቱ ምን እንደሆነ ግልጽ ባልሆነ ሁኔታ በይፋ ዝርዝሩ እንዳልተነገራቸው ተናግረዋል። አክሲዮኑን የገዛ ነው ትርፋማ ሆነን ራሳችንን እንጠቅማለን በሚል ነበር የሚሉት አቶ ኃይሉ ይህ እንኳን ባይሆን ምላሽ መሰጠት እንደነበረበትና ስራውም ምን ደረጃ ላይ እንደሚገኝ ለባለ አክሲዮኖቹ በግልጽ ሊነገር ይገባል ሲሉ መጠየቃቸውን ዘገባው አክሎ አመልክቷል። ኩባንያው አክሲዮኑ ለሽያጭ ካቀረበ በኋላ በኋላ ምክንያት ብሎ ያቀርበ የነበረው ባለአክሲዮኖቹ የዲጂታል መታወቂያ ባለማቅረባቸው ስለነበር ዲጂታል መታወቂያቸውን በቀረበላቸው ጥያቄ መሰረት መላካቸውን የገለጹት ቅሬታ አቅራቢው አሁንም ችግሩ ይህ ከሆነ ዲጂታል መታወቂያቸውን ለላኩና መስፈርቱን ላሟሉ ገዢዎች እንኳን ቢያንስ የትርፍ ክፍፍልም ሆነ ሪፖርት መላክ አለበት ብለዋል። ዘገባው ከኢትዮ ቴሌኮም ምላሽ ማግኘት አለማግኘቱን በተመለከተ ያለው ነገር የለም። የኢትዮጵያ የሀገር ውስጥ ብድር ጭማሪ አሳያለ የኢትዮጵያ የገንዘብ ሚኒስቴር አጠቃላይ ብድርም 51.8 ቢሊዮን ዶላር ደርሷል ተብሏል። ኢትዮጵያ በድጋፍ መልክ ከአሜሪካ በየአመቱ በመንግስት በኩል ፈሰስ የሚደረግ የ1 ቢሊዮን ዶላር ድጋፍ የምታገኝበትን ስምምነት ሁለቱ ሀገራት መፈራረማቸውን የገንዘብ ሚኒስቴር ለፓርላማ ተናግሯል። የገንዘብ ሚኒስቴር ይህንን የተናገረው ከሰሞኑ 9 ወራት የስራ ክንውን ሪፖርቱን ለህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው ብሏል ሸገር በዘገባም። የሚኒስቴር መስሪያ ቤቱን የስራ ክንውን ሪፖርት በንባብ ያቀረቡት የገንዘብ ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥ 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነ እና ቀሪው 18.3 ቢሊዮን ዶላሩ ደግሞ የሀገር ውስጥ ዕዳ ነው ብለዋል ተብሏል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥም 22.1 ቢሊዮን ዶላሩ የፌደራል መንግስት ዕዳ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ ነው ተብሏል። ከሀገር ውስጥ ብድሩ ማለትም ከ18.3 ቢሊዮን ዶላር ውስጥ 17.5 ቢሊዮኑ የፌደራል መንግስት ዕዳ ሲሆን ቀሪው ደግሞ የመንግስት የልማት ድርጅቶች ነው ተብሏል። በመጨረሻም አንዲት እናት በአንድ እርግዝና 5 መንታ ልጆችን ወለዱም። በሐረሪ ክልል ሐረር ከተማ አንዲት የ35 ዓመት እናት 4 ወንድና አንድ ሴት በድምሩ 5 ህፃናትን በሰላም መገላገሏ ተገልጿል። ወይዘሮ በድሪ አደም የተባሉት እኚህ እናት በሐረር ህይወት ፋና ሪፈራል ሆስፒታል የህክምና ባለሙያዎች በሰጡት ድጋፍ ህፃናቱን በሰላም መገላገላቸው ተገልጿል። እናትየው በሐረሪ ክልል ሶፊ ወረዳ ቂሌ ቀበሌ ገንደ አህመድ ተብሎ በሚጠራው መንደር ነዋሪ ሲሆኑ ትዳር መስርተው በቆዩባቸው ያለፉት 12 ዓመታት ልጅ የመውለድ ፍላጎታቸው ሳይሳካ መቆየቱ ተገልጿል። ይሁንና በአሁኑ ወቅት በአንድ ጊዜ የአምስት ህፃናት እናት መሆን ችለዋል። የህክምና ባለሙያዎች እንደገለጹት በአሁኑ ወቅት አምስቱም ህፃናት 4 ወንድና አንድ ሴት ማለት ነው በጥሩ ጤንነት ላይ ይገኛሉ። ህፃናቱ የህክምና ክትትል እየተደረገላቸው ሲሆን በአሁኑ ወቅት በማሞቂያ ክፍል ውስጥ እንደሚገኙም ዘገባዎች አመልክተዋል። ይህ ክስተት በሆስፒታል ባለሙያዎችና በቤተሰቦቻቸው ዘንድ ትልቅ ደስታን ፈጥሯል ተብሏል።
7: ሀገርኛ ሪፖርት
13: Landu listens to waiting room music at the dentist.
14: It's like nitrous oxide for the ears.
13: Boatu is on a boat covered by Geico, and with Geico's 24/7 claim support from boat insurance specialists, he can spend more time listening to whatever floats his boat.
14: Like reggae?
13: Sure.
14: Or a sea shanty?
13: If that's your thing.
14: Or pirate metal.
13: This boat trip is going to be interesting.
14: Don't you love it? Oh, it's so good!
13: It feels good to be Boatu. It feels good to Geico.
0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
15: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic በፌስቡክ።
5: በዚሁ ወደ ቃለ ምልልስ ዝግጅታችን እናልፋለን። ከገጣሚና ሳሊ ከበደች ተክላብ ጋር በገጣሚና ሳሊ ገብረ ክርስቶስ ደስታ የህይወት ዘመንና አሻራዎቹን በተመለከተ በኦክላሃማ ዩኒቨርሲቲ የተካሄደውን ሲምፖዚየም በተመለከተ አናግረናቸዋል እንሆን።
16: ከኤስቢኤስ ራዲዮ ዳውንሎድ በማድረጎና መስክኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharicgovnew።
5: የዛሬው የውይይት ትኩረታችን በአንጋፋው ኢትዮጵያ ሰዓሊና ገጣሚ ገብረ ክርስቶስ ደስታ የጥበብ ስራ ህይወት ላይ ነው። ገብረ ክርስቶስ ደስታ በሁለት ገጽታ ይነሳል። አንድም በነገጥም ስራዎቹ፣ ሁለትም በስነ ስዕሉ። ከሀገርኛ የቀብና የስነ ግጥም ስነኝ ቋጠሮቹ ወጣ ያለ ነው በሚል ትችቶች፣ በሌላም ወገን የዘመናዊ የጥበብ አባት በሚባል እንዲሁ በመስጉንነት ይነሳል። ይህንኑ አስመልክቶ በገብረ ክርስቶስ ደስታ የህይወት ዙሪያ በቅርቡ ከማርች 31 እስከ ኤፕሪል 1 በሀገር አሜሪካ ሙሉ ሲምፖዚየም በኦክላሃማ ዩኒቨርሲቲ ተካሂዷል። በዛም ላይ ከሁለት ቀናቶች ውስጥ የገብረ ክርስቶስ ስራዎችን በማንጸባረቅ ቀርበው የነበሩት የገብረ ክርስቶስ ስነ ግጥምና ስዕል በተመለከተ አንዷ ራሃቸው በገብረ ክርስቶስ ደስታና በዘመናዊው የወቅቱ የጥበብ ህይወት ውስጥ የሚገኙት ከበደች ተክላብ ናቸው። ሳቸውም በስነ ግጥም፣ ቀለም፣ ቅብ፣ ቅርጻ ቅርጽና የድፍ ስራዎች እንደዚሁ ስመጠር ከሆኑ ኢትዮጵያውያን መካከል አንዷ ናቸው። ወደ ገብረ ክርስቶስ ደስታ ዝግጅት ለመሄድ ገብረ ክርስቶስ ደስታን በተለይ ከኦክላሃማ ዩኒቨርሲቲ ጋር ያያይዘው ምንድን ነው? የዚህ አይነት ልዩ የሆነ ሙሉ በሙሉ በሱ ስራዎች ላይ የተኮረ ሲምፖዚየም መካሄዱስ ምን ማለት ነው? አነሳሱ ከየት ነው?
17: ጤና ይስጥልኝ ከሰውን በጣም አመሰግናለሁ። እዚህ ነገር ላይ ትኩረት ሰጠ ኢንተርቪው ለማድረግ በመነሳት አመሰግናለሁ። የኦክላሃማና የገብረ ክርስቶስ ደስታ ግንኙነት ስደት ነው። እንግዲህ ገብረ ክርስቶስ ደስታ በለውጡ ጊዜ ሀገር ለቆ በወጣበት ወቅት ላይ በመጀመሪያ ድሮ ወደ ተማረበት ሀገር ወደ ጀርመን ነበር መሄድ ያሰበው። የጀርመን መንግስት እንደ ስደተኛ ሊቀበለው ስላልቻለ ወደ አሜሪካ ሀሳቡን አዘነበለ። መጨረሻ ላይ የካቶሊክ ቻሪቲ የሚያካሂደው የስደተኞች መቀበል ሁኔታ ውስጥ ገባና ወደ ኦክላሃማ አመራ። እንግዲህ የኦክላሃማና የገብረ ክርስቶስ ደስታ ግንኙነት በዛ ይጀምራል። ሆኖም ግን ኦክላሃማ ዩኒቨርሲቲ እና የኢትዮጵያ በተለይ የዓለም ማያ እርሻ ኮሌጅ ታሪካዊ ግንኙነት ነበራቸው ከአጼ ኃይለሥላሴ ጊዜም ጀምሮ እና የቆየ ታሪክ አለ። እንደውም ግርማዊ ጃንሆይ ዩኒቨርሲቲውንም ጎብኝተው ነበረ። በትክክል ዓመተ ምሕረቱን ባላስታውስም ብዙ የጥናት ልውውጦች በኦክላሃማ ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲ መካከል ይካሄዱ ነበር እና እነኛ አይነት ታሪካዊ ግንኙነቶች ነበሩት። ግን በቀጥታ የገብረ ክርስቶስ ከስደቱ ጋር ነው የተገናኘው።
5: የዚህ ዝግጅት ዋነኛ ፋይዳ ምንድን ነው? በኦክላሃማ ዩኒቨርሲቲ እንዲካሄድ እሳቤ የመጣው ከየት ነው?
17: ይሄ ነገር ሲታሰብ ከሲምፖዚየሙ ውጪም ለተወሰኑ ዓመታት የአዲስ አበባ ዩኒቨርሲቲ ውስጥ የሚገኘው የገብረ ክርስቶስ ደስታ ማዕከል፣ የኦክላሃማ ዩኒቨርሲቲ እንደዚሁም ደግሞ ሴንት አንድሩስ ስኮትላንድ የሚገኘው ዩኒቨርሲቲ ሶስቱ በተወሰኑ ሰዎች አማካኝነት ግንኙነት ፈጥረው ነበር። በሴንት አንድሩስ ዩኒቨርሲቲ በኩል ዶክተር ኬት ካውቸር አርት ሂስቶሪያን ነች። ለረጅም ጊዜ የገብረ ክርስቶስ ደስታ ላይ ጽፋለች። እንደገና ደግሞ በአጠቃላይ በለውጡ ጊዜ በኢትዮጵያ ውስጥ ይካሄድ የነበረውን የስዕል ሁኔታ ከድህረ ምርቃት ስራዋ ጋር አያይዛ ብዙ ሰርታበታለች። ኢትዮጵያም ትመላለስ ነበረ። እንግዲህ በሴንት አንድሩስ በኩል ትልቁ አንቀሳቃሽ እሷ ነች። ምርምሯ ቀጥሎ በገብረ ክርስቶስ ኦክላሃማ የኖረበትን ጊዜ ጠለቅ ብላ ደግሞ ምርምር አድርጋለች። በዛ ምክንያት ለምሳሌ ገብረ ክርስቶስ ደስታ የሳላቸው ስዕሎች ግን ያልተዘገቡ ኩልሃማ ውስጥ ከሄደ በኋላ ይሰራቸው የነበሩትን አንዳንድ ስዕሎች ሁሉ አግኝታለች። ብዙ የደከመችበት የጥበብ ምርምር ነው። ከዚህ ሲምፖዚየም አዘጋጆች መካከል አንደኛዋ ዶክተር ካውቸር ናት። እንደገና ደግሞ በኦክላሃማ ዩኒቨርሲቲ በኩል ዶክተር ኤሚሊ በርንስ የምትባል አርት ሂስቶሪያን ደግሞ እዚሁ ሲምፖዚየም ውስጥ ብዙ ተካፍላለች። ከዛ በተረፈ በእኛ ሳይድ ኢትዮጵያን በሚመለከት ደግሞ የገብረ ክርስቶስ ደስታ ማዕከል ብዙ አስተዋጽኦ አድርጓል። ለአመታትም ደግሞ ግንኙነት ነበረ። ለምሳሌ የገብረ ክርስቶስ ደስታ ሁለተኛው ዳይሬክተር ፕሮፌሰር በቀለ መኮንን ብዙ ጊዜ ተመላልሰዋል ወደ ኦክላሃማ። እንዲያውም የገብረ ክርስቶስ ደስታ ኦክላሃማ ይኖር በነበረ ጊዜ የሰራቸው ስዕሎች ነበሩ። ሚውራልም ጭምር ከተማሪዎች ጋር ሰርቶ ነበረ እና ያ ሚውራል አሁን ታድሶ ጠፍቷል። ግን እንደገና በሱ ስኬቾች የተነሳ የሱ መንፈስ የያዘ ደግሞ ሚውራል እንደገና ተሰርቶ ከኦክላሃማ ዩኒቨርሲቲ መምህር ጋራ በቀለ መኮንን የሰራው ሚውራል አለ። ምናልባት አንድ ሁለት ዓመት ይሆነዋል ይመስለኛል ያንተን ከተሰራ። ታሪኩ ብዙ ነው። ይሄ ሲምፖዚየም ከዛ ጋር ሁሉ ተያይዞ የመጣ ነው። ከዛ በፊትም እንግዲህ የገብረ ክርስቶስ ደስታ ሴንተር ኢትዮጵያ ውስጥ ከተቋቋመ በኋላ እንቅስቃሴዎች ተደርገዋል። እሱ ስራ አካባቢ የመጀመሪያዋ ዳይሬክተር ያው ዶክተር ኤልሳቤጥ ወልደ ጊዮርጊስ ነበረች። በዛ ጊዜ ውስጥ የወጣ መጽሐፍ አለ። እዛ መጽሐፍ ላይ በጣም ብዙ ሰዎች ጽሑፍ አቅርበዋል። እነ ዶክተር ሽፈራው በቀለ፣ ዶክተር ሄራን፣ ሰለሞን ደሬሳ፣ እሸቱ ጥሩነ፣ አቻምየለህ ደበላ፣ በቀለ መኮንን ብዙዎች ጽፈዋል እዛ መጽሐፍ ላይ። እንግዲህ ሪሰርች አንድ ሀገር ውስጥ እየተጠናከረ የሚመጣው ከመጀመሪያ ከተጻፉ ጽሁፎች ተነስቶ ሰው ብዙ ምርምር ሲያደርግ ነው። ከዛ መጽሐፍ ህትመት በፊት ደግሞ ብዙ ሰዎች በተናጠልም በሪሰርች መንገድም እየሰሩ አሉ ነበሩ። የእነሱም ክሬዲትም ያስፈልጋል። ለምሳሌ አንዱ አቶ ብርሃነ መስቀል ደጀኔ ናቸው። እሳቸው የመጀመሪያውን ምርቃት ቴሲስ የሊትሬቸር የስነ ጽሁፍ ሰው ናቸው። ገብረ ክርስቶስ ደስታ ላይ ነው የጻፉት። የእሳቸው ደግሞ ሊቀመንበር የነበሩት የትስሳቸው ስዩም ወልዴ የሚባሉ የጥበብ ሰው ነበሩ። የኔም አስተማሪ ነበሩ አንደኛ ዓመት እያለሁኝ አዲስ አበባ ስነ ጥበብ ትምህርት ቤት። እንግዲህ የእነሱ ሁሉ አስተዋጽኦ አለበት እንዲስሩ ሲመዘዝ በጣም ረጅም ነው። ከዛ በኋላም ገብረ ክርስቶስ በጣም እድለኛ ነው። ተማሪዎቹ ይወዱታል፣ ብዙ ጽፈዋል። እሸቱ ጥሩነህ፣ አቻምየለህ ደበላ፣ እነ ወሰኔ ኮስሮፍ ብዙ ጽፈዋል እሱ ላይ እና የዛ ሁሉ ጥርቅም ነው እንግዲህ ወደዚህ ሲምፖዚየም ደረጃ ለመድረስ በቂ ጥናት የተደረገው። ይሄ ስዕሉንና ስነ ጽሁፉን ቢሆንም አገር ውስጥ እንዲህ አይነት ነገር እንዲዳብር ደግሞ ብዙ የደከሙ ሰዎች አሉ። ቆንጂት ስዩም እዚህ ሲምፖዚየም ውስጥ ተካፋይ የነበረችው እሷ አሁን የጠቀሰችው ሰው አለ እንደ ምስጋና። እነኛ ሰዎች በጣም ትልቅ ዋጋ አላቸው ለሪሰርች። ምክንያቱም ብዙ የሪሰርች ባህል አድጎ ሪሰርች ቢኖርም በደንብ በተቀናጀ መልኩ ለሚቀጥሉት ተመራማሪዎች የማቅረብ ነገር ትንሽ ይጎላል እኛ ሀገር እና ያንን የሞሉት ከሙያም ውጪ ጥበብ ላይ ፍቅሩ ያላቸው ሰዎች ናቸው። አንደኛው አሁን እንድሪያስ ተክሉ ነው። ሌላው ሀሌታ ነው። ወመዘክር ከይኩኖ ጀምሮ ብዙ ይሄ ነው የማይባል ጥረት እያደረጉ ነው እንደዚህ አይነት ጥናታዊ ነገሮች አርካይቭድ እንዲሆኑ። እነ ሶሊያና ብዙ በፈቃዳቸው የሚሰሩ ሰዎች አሉ እና እኔም ማመስገን እፈልጋለሁ እነሱን ሰዎች፣ ምክንያቱም ብዙ ረድተዋል። እዚህ ሲምፖዚየም ላይ እንኳን የነሱ የነሱን ውጤት ሁሉ ነው የተጠቀምነው ማለት ይችላልልኝ።
18: እነ አንድሪያስ ሃሊታን ከማወቄ በፊት ገና ትምህርት ቤት ያለሁኝ ሌሎችም ነበሩ እንደዚህ የማሰባሰብ እና ለህዝብ የማቅረብ ጠቃሚ ነገሮችን የሚያስቡ የሚጥሩ በግላቸው ብዙ ነገር የሰሩ ነበሩ። ከማስተዋሳቸው ማከል ሁለቱን በጠቅስ ብሩክ እና ህሩይ አብዶ ወንድማማቾች ነበሩ። ገና ተማሪዎች ያሉ እኔም ትምህርት ቤት ነበርኩ በዛ ጊዜ ሀዋር የማይገኙ መጽሔቶችን ታሪኮችን እያሰባሰቡ ለህዝብ የሚያቀርቡ ነበሩ በነፃ። እንግዲህ ከትምህርት ቤት ስራ ጋር ይሄን ሁሉ ማረግ ቀላል ነገር አይደለም። በኋላ አደጉበት እንደውም የተወሰኑት ስብስቦቻቸው ወደ ላይብራሪ ኦፍ ኮንግረስ ሁሉ ደርሰዋል። መጽሐፍ ከአዲስ አበባ ያመጡ ዲሲ አካባቢ ያከፋፍሉ ነበር ሌላም ቦታ ጭምር እኔ ዲሲ ስለነበርኩ ነው እንግዲህ። እና በቀላሉ ዕውቀት እንደዚህ አይሰራጭም። ትልልቅ ተቋማት በሌሉበት ቦታ እንደነኚህ ያሉ ሰዎች የሚደክሙት ድካም ያው ዕውቀት እንዲቀጥል እንዲዳብር የሚያደርግ ነው። እና መስጋና የከፍ ያለ ነው ለእንደነሱ አይነት ሰዎች ማለት ነው።
17: የብዙ ሰዎች ድካምና ፍቅር ለረጅም ጊዜ የዋለበት እና ያለፈበት ሲምፖዚየም ነበር የተካሄደው።
5: ሲምፖዚየሙ ላይ እርሶንም ጨምሮ በርካታ ኢትዮጵያውያን ባለሙያዎች ተገኝተዋል። ቀደምም ስማቸውን ካነሷቸው ውስጥ እነ ፕሮፌሰር በቀለ መኮንን፣ ወሰን ኮስሮቭ፣ ቆንጂ ስዩም፣ ፕሮፌሰር አቻሜል ደበላ እነሱም በዛ ቦታ ላይ ተካፋይ ነበሩ። እንደዚሁም ኤልዛቤት ሀብተወልድ። እርሶ በዛ ወቅት የገብረ ክርስቶስ ደስታን እንደ ሰዓሊም እንደ ስነ ግጥም ሰውም አንስተዋታል። ገብረ ክርስቶስ ደስታ በስነ ግጥም ሆነ በስነ ግጥም ስራዎቹ ጎልቶ የሚታይባቸው ስራዎች ምንድናቸው? የገብረ ክርስቶስ ደስታስ ዋነኛ ሌጋሲ ይሆናል ወይም ወርሳ ሻራ ናቸው? ለኢትዮጵያ ጥበብ ስራዎች ሁነኛ አስተዋጽኦ አበርክቷል ብለው በጥቅሉ የሚያነሷቸው አንኳር የጥበብ አሻራዎቹ ምንድናቸው ማለት ይቻላል?
17: ይሄ በጣም ጥሩ ጥያቄ ነው። ጠቃላይ የሲምፖ ሲምፖዚየሙን መንፈስም የያዘ ነው ማለት አቅራቢ በነበሩት ሰዎች ከኢትዮጵያ ብቻ ሳይሆን አሜሪካኖችም እንደገና ከእንግሊዝ ሀገርም ተሰባስበው ያወጡት ጥናት የእሱን አጠቃላይ ሌጋሲ ወይ ደግሞ ልግስናውን እስካሁን ድረስ በሱ ጥበብ ምክንያት ምን ድረስ እንደተደረሰ የሚተነትን ነው። በአብዛኛው ገብረ ክርስቶስ በአብዛኛው ትልቅ አስተዋጽኦ አድርጓል ተብሎ የሚታመነው ይሄ ሞደርኒዝም ወይም ዘመናዊነት የሚባለውን የስነ ጥበብ አሰራር በኢትዮጵያ ውስጥ መጀመሪያ እንዲነሳ ካደረጉት አንጋፋ ሰዎች መካከል እሱ ነው። እንደውም ሁለት ናቸው ብለንም ደፈር ብለን መናገር የምንችል ይሆናል፣ እሱና እስክንድር ቦጋሲያን። ገብረ ክርስቶስ ደስታ ስዕል የተማረው ኮሎን ጀርመን ነው። ጀርመን አገር በነበረበት ጊዜ ደግሞ ይሄ ሞደርኒዝም በጣም አውሮፓ ውስጥ እየተስፋፋ የነበረበት ጊዜ ነው። እንግዲህ የእሱ አንዱ ትልቁ አስተዋጽኦ ዘመናዊነትን በስነ ጥበብ ትምህርት ቤትና አዲስ አበባ ውስጥ እንዲጀመር ካደረጉት ሰዎች ትልቁ አንጋፋው እሱ በመሆኑ ነው። እንግዲህ አንድ አዲስ ነገር ሲገባ ደግሞ ዝግጅት ይጠይቃል፣ ማለት የተቀባይነት ዝግጅት። በዛ ጊዜ ደግሞ ሕዝቡ ብዙ ስለ ዘመናዊ ስዕል የማድነቅም ሆነ የመረዳት መጠኑ ትንሽ ደከም ያለ የነበረበት ጊዜ ስለነበር ቅድም አንተም እንደገለጽከው ትችትም ይቀርብበት ነበር። ይሄ እውነት ስዕል ነው ወይ? ስዕል መሳል ይችላል ወይ? ገብረ ክርስቶስ ደስታ የሚልም አይነት ትችት የሚሰጥ ነበር ይባላል። እንዲያውም ከወሰን ኮስሮፍ ጋር ስናወራ እንደ ቀልድ ምን ይለኛል፣ እንደኛ እኮ ገብረ ክርስቶስ አንዳንድ ጊዜ እንዴ ስዕል ሪያሊስቲክ ስዕል መሳል ይችላል እንዴ ብለን ሁሉ እንጠይቅ ነበረ። ብዙም ስለማይገባን በኋላ ነው የገባን ይላል። እና በዛ ሁሉ መካከል ነው እንግዲህ ይሄንን ስራ ወይም ደግሞ ይሄንን ዝንባሌ ስዕል መንገድ ሊከፍት የቻለው። ከዛ ውጭ እንግዲህ ስነ ጽሁፉም ላይ ግጥሙ ላይ ለየት ያለ አነባበብ፣ ለየት ያለ አጻጻፍ የነበረው ሰው ነው። ብዙ አይደሉም ኢትዮጵያ ውስጥ ስዕሉንም ግጥሙንም አንድ ላይ አያይዘው የዘለቁ ሰዎች ጥቂት ናቸው። እና አንደኛው እና ትልቁ እሱ ነው።
5: የገብረ ክርስቶስ ደስታን ዝክረ መታሰቢያ ዝግጅት አስመልክተን ከአሶሺየት ፕሮፌሰር ከበደች ተክለ አብ ጋር ያካሄድነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩና የመደምደሚያ ክፍለ ዝግጅታችን የገብረ ክርስቶስ ደስታን አንኳር የጥበብ አሻራዎችና የምርምር ስራዎችን በተቋማት ደረጃ እንደምን ማጠናከር እንደሚገባ አንስተው ይናገራሉ።
19: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
20: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
21: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
21: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
22: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sbs.com.au/amharic ይጎብኙ ወይም የኤስቢኤስ ኦዲዮ አፕን አሁኑን ይጫኑ። የኤስቢኤስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያግኙ።
19: ከኤስቢኤስ ራዲዮ ዳውንሎድ በማድረጎና መስክኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
5: በቀዳሚው ክፍለ ዝግጅታችን በኦክላሃማ ዩኒቨርሲቲ ያንጋፋው የስነ ስዕልና ስነ ግጥም ተጠባቢ ገብረ ክርስቶስ ደስታን በዘከረው ኩነት ተነሳሽነት፣ ትብብርና ፋይዳዎች ዙሪያ ከገጣሚና ሳሊ አሶሺየት ፕሮፌሰር ከበደች ተክለ አብ ጋር ተነጋግረናል። ወደ ቀጣዩና የማጠቃለያ ዝግጅታችን ያመራ ነው። በሲምፖዚየሙ ላይ የሳቸው ዋነኛ የምርምር ጭብጥ ምልከታዎች ምን እንደነበሩ መጠይቅ በማንሳት ነው። ምላሻቸው እንዲህ ነው።
17: እነን ሲምፖዚየም እንድካፈልና ጽሑፍ እንዳቀርብ ሲጋብዙኝ መጀመሪያ ማድረግ የፈለኩት ነገር የተሻለኝን ያክል እስካሁን ድረስ ገብረ ክርስቶስ ደስታ ስራ ላይ የተጻፉ ነገሮችን ማንበብ ነው። ይሄንን የሚያረኩበት ምክንያት የተነገረውን ለመድገም ሳይሆን ያልተነገረ ነገርስ አለ ወይ የሚል ሐሳብ ይዤ ነው። ካልተነገሩት ነገሮች ውስጥ ለምሳሌ ብዙ ጽሑፎች ገብረ ክርስቶስን የአውሮፓ ውጤት ብቻ አድርገው ያቀርባሉ። በተለይ ደግሞ ስዕሎቹን በሚመለከት የጀርመን ኤክስፕሬሽኒዝም ዝንባሌውን በብዛት ተጽፏል። በእርግጥም የጀርመን ኤክስፕሬሽኒዝም የአንደኛው ዓለም ጦርነት በጊዜ እና ልክ ከጦርነቱ በኋላ የመጣ ጀርመን ሀገር ውስጥ የነበረ ንቅናቄ ነው። የዛ ዝንባሌ አለበት። ግን በእኔ ጥናትና አስተያየት ደግሞ ያ ብቻ ሳይሆን እስከ ሁለተኛው ዓለም ጦርነት ጊዜ እና ከዛ በኋላ የነበረው የፒውር አብስትራክሽን የሚሉትም ዝንባሌ ጭምር የነበረው እና ከዛ በላይም የሄደ ሰው ነው። አንድ ማከል የፈለግኩት ነገር ይሄ ነው። እንደገና ደግሞ የኢትዮጵያዊነቱም ዝንባሌ ያለበት ኢትዮጵያዊ የምንለው ስራ በዛ ዘመናዊነትም ውስጥ ገብረ ክርስቶስ ስራዎች ውስጥም ደግሞ የሚታዩኝ ነገሮች አሉ። ከዛ ውጪ ስነ ጽሁፉን በሚመለከት አንዳንድ ምሁራን የጀርመን ኤክስፕሬሽኒዝም ፖኤትሪ ነው እሱን ኢንፍሉዌንስ ያደረገው የሚልም ቦታ አንድ ቦታ አንብቤ ነበር። ለእኔ ገብረ ክርስቶስ ደስታ በጣም ሀገራዊ ነው። በአንድ ግጥም ተነስቼ ላወራ የፈለግኩት ምን ያክል ኢትዮጵያዊ እንደሆነ ነው ግጥሙ። እንደገና ደግሞ ምን ያክል ዘመናዊ እንደነበረ የቀረርቶ የፉከራ አይነት ነገር ነው የሚታየኝ። እስካሁን አላጋጠመኝም በዛ ደረጃ ትንታኔ ሲሰጥ። እንግዲህ ወይ ጆሮዬ ስላልገባ ይሆናል ስላላነበብኩ ይሆናል። እኔ ግን እሱ ሁሉ ነው የሚታየኝ። የቅኔ መንፈስም ይታየኛል ራሱ የቅኔ አስተሳሰብ፣ የመጠየቅ የመተንተን ባህሉ እና ኢትዮጵያዊነቱ ያመዝንብኛል ለማለት ነው ገብረ ክርስቶስን። እና ስራዬ እሱ ላይ ነው ጥናቴ ያተኮረው። እንደገናም በዛ ብቻ ሳይሆን በስነ ጽሁፉ እና በስነ ስዕሉ ብቻ ሳይሆን እንደ ሰው ገብረ ክርስቶስ ደስታ ማን ነበረ የሚለውን ነገር ነው ማሰብ የፈለግኩት። እና በዛም አጋጣሚ ሆኖ ከሚሰራቸው ስዕሎች ተነስቶ እንደገና ከሚያውቃቸው ሰዎች ጋራ ግንኙነት እንዲኖረኝ ፈለግኩ። ሁለት አንጻራዊ ነገሮች አጋጠሙኝ በዚህ ምርምር ውስጥ። አንደኛው የአቶ ክብሩ ክፍሌ ኢንተርቪው ነው እና አቶ ክብሩን በአጋጣሚ ነው እንግዲህ ይህንን ነገር ያነሳ ነው። መጽሐፍ ቤቱ ቁጭ ብዬ ተነሳ የገብረ ክርስቶስ ደስታ ነገር እና በልጅነቱ መርካቶ ውስጥ መጽሐፍ ሲያዞር ገብረ ክርስቶስን ያኔ እንዳወቀው ትንሽ መደብር ነበረችው እዛ ውስጥ እየመጣ መጽሐፍ ሲገዛ የነበረው ሁኔታ ነው እንግዲህ አንዱ። ያ ለእኔ ትልቅ ምሳሌ ነው፣ አንደኛ ሰብአዊነቱ፣ ሁለተኛ ክብሩ በዛ ጊዜ የመሰከረበት ወይም ደግሞ ያስተዋለው ያየው ነገር ዋጋውን እንኳን ያኔ ያልተረዳሁትም ብሎ ቢነግረኝም የምርምር ባህል የጥበብ ስራ ላይ እንዴት እንደሚጀምር ነው የሚያሳየው። በዚሁም የገብረ ክርስቶስ የምርምር ስራው ምን ነበረ? በንባብ ብቻ አይደለም፣ በጽሁፍ ብቻ አይደለም፣ በአካል እየሄደ ከህዝቡ ጋራ አብሮ ውሎ ኑሯቸውን አይቶ ተገንዝቦ ወደ ስዕል የመተርጎሙን የምርምር ጥበብ የጀመረበትን ስልት ነበረ እሱ የሚያወራኝ እና በጣም ነው የገረመኝ። ይሄ ነገር በጣም ያስደሰተኝ አንድ ስራውን እንዴት እንደሰራ እና እንደ ሰው እንዴት እንደነበረ ያሳያል። ልክ በዛው አንጻር ደግሞ እንደዚሁ አሁንም በአጋጣሚ ነው የዶክተር አሰፋ በቀለን ቤተሰብ ንብረት የሆነውን ስዕል ባየሁኝ ጊዜ ስቲል ላይፍ ነው የቁሳቁስ እንትን ነው። ዶክተር በቀለ የነገሩኝ ታሪክ አለ። ወልደ ጊዮርጊስ ወልደ ዮሐንስ ጸሐፌ ትእዛዝ ከስልጣን በወረዱበት ጊዜ ገብረ ክርስቶስ ደስታ ለሳቸው የሳለው ስዕል ነው ብሎ ነግሮኛል። አንደኛ በአሰራሩ ለየት ያለ ነው ከብዙ ይሄ በጣም አብስትራክት ብለን ከምናየው ትንሽ ተነባቢነት ያለው ነው ያ ስዕል። ሁለተኛ ጊዜው ለእኔ ትርጉም ነበረው። ለምንድን ነው ሲወርዱ የሰጣቸው ምን ማለት ነው? እና ሰብአዊነቱንም የሚያሳይ ነው። እንግዲህ ከስልጣን ከመወረዳቸው በፊት ያውቃቸዋል። ስራው ግን የተሰጣቸው ከስልጣን ከወረዱ በኋላ ነው። እና ስለ ሰው የሚናገረው ነገር አለ እንደዚህ አይነት ትርክት። እና ምርምሬን በአብዛኛው ያረኩት እንደዛ አይነት ነገሮች ላይ ነው። እና አንደኛ ስራውን አናላይዝ ማድረግ፣ ሁለተኛ እንደ ሰው እንዴት እንደነበረ ለእኔ ትልቅ ዋጋ አለው። እነኚህን አይነት ነገሮች ላይ ነበር ያተኮርኩት። መጠናከር የሚገባቸው ደግሞ ትንታኔዎች እንዲገቡ ፈልጌያለሁ። እና እንደዛ ነበረ በእኔ በኩል።
3: አሁን እንዳነሱት በአንድ በኩል በተለይ የምርምር ስራዎች በተወሰነ መልኩ ቢከናወኑም ተያያዥነት ባለውና እንዲሁም በታለጠ መልክ እንዲቀርብ ለወደፊቱም ለበርካታ ተመራማሪዎች ምንጮች እንዲሆኑ በዛ ዘርፍ እንዲሁ የመሻሻል ወይም ለውጦች ወይም እነዛን ነገሮች ወደፊት የማጠንከር በተቋምም ደረጃ ይሁን ወይም በተለዩ ማዕከላት ደረጃ በዛ መልክ ቢሰራ መልካም ይሆናል። ለ ወደፊት መጪዎችም ምርምር ምንጭ የሚሆኑ ነገሮችን ለማቆየት ይችላል የሚል ሐሳብ አስተዋል። በሌላ በኩል ገብረ ክርስቶስ ደስታ ስራዎች ላይ እንዲሁ ትችቶች ሰነዘሩ የነበሩት ከግንዛቤ እጥረትም ጭምር ነው። በሙያው እንኳን ተማሪ በነበሩት ዘንድ ግንዛቤ አልነበረም የሱ ወደፊት አመጥቆ የመሄድን ሁኔታ የሚያሳይ ነው። እነዚህን እንደ አንኳር ምክንያቶች አንስቶ በአንድ በኩል በምርምር ስራው ዘርፍ የበለጠ ሀገራዊ እንዲሆን የበለጠ በሀገር ውስጥም በባህር ማዶም የባለሙያዎች ስራዎች እንዲታወቁ ለማድረግ፣ ሁለት በተለይ በህዝብ ዘንድ በጠቅላላ ምክንያቱም መልክቱ መሄድ ያለበት መድረስ ያለበት ለህዝብ ነው እና ያንን ግንዛቤ ከማስጨበጥ አኳያ የስነ ጥበብን ስራዎችን አጣጥሞ ትችትም ይሁን ውዳሴ ለማቅረብ እንዲበቁ በሀገር ውስጥ ምን መደረግ አለበት ይላሉ? በዛም ብቻ አይደለም፣ ለምሳሌ ምናልባትም አሁን ለመጀመሪያ ጊዜ በርካታ ኢትዮጵያውያን እናንተ በተሳተፋችሁበት ስራ ውስጥ በርካታ ኢትዮጵያውያን ተገኝተዋል። በባህር ማዶም ቢሆን በዚህ አይነቱ የስነ ጥበብ ስራዎች ውስጥ የሚገኙት ውስን ኢትዮጵያውያን ናቸው። ከዚህ አኳያ ይህንን ከፍ ለማድረግ ምን መደረግ አለበት ይላሉ?
17: ጥሩ ጥያቄ ነው። አንደኛ የአሁኑን አይነት የጥናት ምርምሮች እና ውጤቶቻቸው ለህዝብ የሚደርሱባቸው መንገዶች ሊታሰቡ ይገባል። እንግዲህ አንዱም ሲምፖዚየም፣ ኮንፈረንስ፣ ውይይት፣ ጽሁፍ እነኝህን የመሳሰሉት ነገሮች ናቸው። በነገራችን ላይ አሁን ራሱ የተካሄደው ሲምፖዚየም ምን ያክል እንግዲህ እኛ ህዝብ ጆሮ ውስጥ እንደገባ አላቅም። በዚህ አጋጣሚ አድማጮችን በየዩቱቡ አለ እና ፈልገው ቢሰሙ ጥሩ ነው ብዬ መናገር ፈልጋለሁ። በጣም ትልልቅ ጽሁፎች ተካተዋል። ቅድም እንዳልከው የውጭ ሰዎችም ከእኛም ሰው ደግሞ ለመጀመሪያ ጊዜ ወደ 7 የምንሆን ኢትዮጵያውያን ኢትዮጵያዊ ስራ ላይ አንድ ቦታ ላይ ተገናኝተን ይሄን ነገር ስናካሄድ መቼም የተሰማን ደስታ በጣም በጣም በጣም ትልቅ ነበረ። ይሄንኑ ከሌሎችም ኢትዮጵያውያን ጋር ብንጋራ ደስ ይለኛል። እንግዲህ ከተሳተፉት ሰዎች መካከል አንደኛዋ ዶክተር ሄራን ሰረቀ ብርሃን ነበረች። እሷ ማጠቃለያውን ሀሳብ በጣም ይሄ ነው በማይባል ትምህርታዊ ጥልቀት ባለው በጣም ጥሩ አቀራረብ በነበረው እና ደግሞ ይሄ ነው በማይባል ስሜት የገለጸችው እና ኪኖት ስፒከር ሆና ማጠቃለያውን የሰጠችበት መድረክ ነው። እንደ እውነቱ ከሆነ ሄራን የመጀመሪያ ጊዜው አይደለም። ስለ ገብረ ክርስቶስ የሚሆን ስለሌሎችም የጥበብ ሰዎች ስትጽፍ፣ ጥብቅና ስትቆም፣ መጽሐፍ ስታሳትም የኖረች ሰው ነች፣ ከልጅነቷ ጀምሮ ማለት እችላለሁ። አጋጣሚ ሆኖ እድሜዋ የፈቀደላትን የጥበብ ሰዎች ደግሞ በህይወትም አግኝታቸዋለች እና በጣም የሚያኮራ ስራ ነው ያቀረበችው። ዶክተር አቻሜለህ ደበላ ሌላው ነበሩ፣ የእሱ ተማሪ ወሰኔ ኮስሮፍ ሰዓሊው፣ እሱም ደግሞ በአካል ባይገኝም በቪዲዮ ጥሩ ንግግር አድርገዋል። ቆንጂት በጣም በሚገርም አይነት ሁኔታ ራሱ ግጥማዊ በሆነ መልክ ቀለል ባለ መልክ ግን የበሰለ አቀራረብ አቅርባለች። በቀለ መኮንን ነበረ፣ ኤልሳ የእሱን ስራዎች በጣም በዘመናዊ በሆነ መልክ ይሄ አርጊመንት ሪያሊቲ በሚባለው መልክ የእሱን ስራ ተርጉማ በስዕላዊ መልክ ማለት ነው በቴክኖሎጂ አዲስ መንገድነቱን ወይም ደግሞ በአዲስ ዘመን እንግዲህ ገብረ ክርስቶስ የሞተው በ81 ነው። እዛ እስካሁን ብዙ አመታት አልፈዋል እና እስካሁንም የሚተረጎም ስራ ነው እና እሱ ራሱ ደግሞ ሰዓሊ ዘመኑን መምሰል አለበት የሚለውን የእሱን አባባል ይዛ የተረጎመችው እና ዘመናዊ በሆነ መልክ ኢትዮጵያ ውስጥ ህዝቡም እንዲህ አይነት ነገር እንዲለምድ ያደረገችበት ስራ ነው እና በጣም ብዙ ብዙ ስራዎች ቀርበዋል። አሁን የእኛን ሰዎች ብቻ ነው የረሳሁትም ሰው ሊኖር ይችላል እየጠቀስኩ ያለሁት እና አሜሪካኖቹም ሌሎቹም የጥበብ ሰዎች በጣም ይሄ ነው የማይባል ምርምር አቅርበዋል። ከሁላችንም ደግሞ በእድሜ ያንሳል ብዬ ገምተው ደግሞ እዛው የኦክላሃማ ግራጁዌት የነበረው ኢያቄም ጉል ላት ደግሞ ስለ ራሱ ስራ አቅርበዋል እና ተከታታይነት ነበረው። አንደኛ ህዝብን ያስተምራል፣ እነኚህ ነገሮች ያስተምራሉ ህዝብ። የዩቱቡም ስላለ ቢያዩትና ቢማሩበት ደስ ይለኛል በዚህ አጋጣሚ። እና ወደ አንተ ጥያቄ ለመመለስ ያክል
18: እነኚህ አይነት ባህሎች ናቸው ጥበብ እንዳይረሳ ብቻ ሳይሆን ጥበብ ወደፊት እንዲራመድም የሚያደርጉት።
3: መልካም ገጣሚ ሳሊና በሲቲ ዩኒቨርሲቲ ኦፍ ኒውዮርክ እና ኩዊንስ ኮሌጅ ስዊት ፕሮፌሰር ከበደች ተክለአብ ስለ ቃለ ምልልሱ እናመሰግናለን።
18: እኔም በጣም አመሰግናለሁ ስለጋበዝከኝ ካሳም።
22: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።

0: podcast da Bub Mud.
1: SBS Radio.
2: ጎልጎታ ለሰዓሊና ገጣሚ ገብረ ክርስቶስ ደስታ ጎልጎታ ለተባለው ስዕሉ የት ነበርክ ያን ጊዜ ገብሬ ጎልጎታን እንዲያስተስለው በውሱን ቀለማት ጭረት በዛ ሚስተር ስታለብሰው በዘመናት ቅፍለት መሃል ምህረትና ሞት በተጫነ ምን ጊዜም ጣምራ መልክ ይዞ ህይወትን በሱ በካነ ክቡነታ ላይ ቆመ ኋላና ፊቱ ከማይለይ ራእይ ጎልጎታ ሆነ የቀድሞውን ስተነበይ ትንቢትህም እንደውነታው የቀድሞውን ፊት ያመጣል ትላንቱን ነገ ያረጋል የድሮውን ዛሬ ያበስራል የነገን ትላንት ያረዳል በራእይህ መረጥካት ጎልጎታም እጣ ከፍሎነች ለሁለቱ ክርስቶሶች ቀድሞና ሁን የታደለች ከበደች ተክላብ ኒውዮርክ እንደ አውሮፓ አቆጣጠር 2002 ግንቦት
0: ከጥበብ ማዕድ
1: SBS Radio
3: አርባዎቻችን ከመሰናበታችን በፊት ረሰ ዜናዎችን ደግመን እናሰማለን። የአውስትሬሊያ ዓመታዊ በጀት ይፋ ከመደረግ በፊት ለቤቶች ግንባታ ተጨማሪ 4 ቢሊዮን ዶላር መመደቡ ተመለከተ። ዋን ኔሽን ምዕራብ ሲድኒን ቀጣዩ የፌዴራል ሕዝብ ተወካዮች ምክር ቤት ኢላማ ማድረጉን አስታወቀ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁ ስለቆያችሁ ምስጋናችን ይድረስ። መልካም ቀን አውስትሬሊያ። ቸር ይግጠመን።

0: ሰላም አድማጮቻችን እንደምን አምሽታችኋል? ለሰኞ ምሽት ያልናችሁን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በሰንዳፋ የባንክ ሰራተኛዋን ገድሎ በጂብ በማስበላት የተጠረጠረው ግለሰብ በቁጥጥር ስር ስለመዋሉ፣
1: ትላንት ግንቦት 2 ቀን በደብረ ብርሃን ከተማ በቁጥጥር ስር ውሏል። ማህበረሰቡ መስሎ ቤተክርስቲያን አስቀድሶ ሲመለስ፣
0: የኢትዮጵያ አየር መንገድ በእጥፍ የጨመረውን የነዳጅ ዋጋ ለመቋቋም ምን እርምጃዎችን እየወሰደ ነው?
2: አጭር ጊዜ ይሆናል ብለን ስለምናስብ የተወሰነውን በራሳችን ኢንተርናል ፋይናንስ እያደረግን የተወሰኑትን ደግሞ ወደ ከስተመሩ እያስተላለፍን እየሞከርን ያለ ነው።
0: የኢራን ጦርነት ለምዕራባውያን ኩባንያዎች ያመጣው ድል ምንድን ነው የሚል ዘገባም ይዘናል። አብራችሁን ቆዩ። ከአዲስ አበባ ከተማ አቅራቢያ በመትገኘው ሰንዳፋ የባንክ ሰራተኛዋን ገድሎ አስክሬኗን በጂብ በማስበላት የተጠረጠረው ግለሰብ በቁጥጥር ስር መዋሉን ፖሊስ ለቢቢሲ ገለጸ። የኢትዮጵያ ንግድ ባንክ ሰራተኛ የነበረችው አዳነሽ ኩምሳ ታሳስ ወር ላይ ነበር አገባሻለሁ እያለ ሲያስፈራራት በነበረ ግለሰብ በአሰቃቂ ሁኔታ መገደሏ የተሰማው። ጸጋ ያሳልፈው የተባለው ተጠርጣሪ ለወራት ተሰውሮ ከቆየ በኋላ ትናንት በቁጥጥር ስር መዋሉን የሰንዳፋ በኬ ከተማ ፖሊስ መምሪያ ኃላፊ ኮማንደር አየለ ተናግረዋል።
1: ይሄ ሰው ይሄ ወንጀል ፈጽሞ ለጊዜው ተሰውሮ ነበር። ከፌዴራል ፖሊስ፣ ከክልሉ ፖሊስ እና ከከተማችን ከመከላከያ ሰራዊት ብሔራዊ ደህንነት እና መረጃ በመቀናጀት ለዚህ 5 ወር ክትትል ሲደረግ ነበር። በዛ መልኩ ትላንት ግንቦት 2 ቀን በደብረ ብርሃን ከተማ በቁጥጥር ስር ውሏል። ማህበረሰቡ መስሎ ቤተክርስቲያን አስቀድሶ ሲመለስ በቁጥጥር ስር ውሏል።
0: ተጠርጣሪውን ለመያዝ ለወራት የተቀናጀ ክትትል ሲደረግ መቆየቱንም ኮማንደሩ ተናግረዋል።
1: እሱን ለመያዝ አብዛኛው የኛ አባልም ይሁን ማህበረሰቡ ከፌዴራልም ይሁን ከሌላ ጸጥታ አካል ጋር በመቀናጀት ከክልሉ ፖሊስ ጋር በመነጋገር በየጊዜው ባለበት በተጠረጠረበት ቀን ከሌሊት ሰው እየተንቀሳቀሰ መረጃ እየሰበሰበ በዛም መልኩ የስድስት ወሩ ድካም ከባድ ነው። ብዙ ውጣ ውረዶች ነበሩ። በዛ መልኩ ነው ይህ ውጤት ሊገኝ የቻለው። ያው ድርጊቱ በጣም አስቀያሚ ነው። አንድ ሰውን ቀርቦ እንደ ቤተሰብ ይህ ወንጀል መፈጸሙ ማህበረሰባችንንም አስደንግጦት ነበር። ይሁን እንጂ ሰውየው መጥፋቱ ራሱ ትንሽ ህዝቡ ውስጥ የሆነ ብዥታ ፈጥሮ ነበር። ግን በማይያዝ ቤተሰቡም ይሁን የእሷ ቤተሰብን የአካባቢ ማህበረሰብን በአሁኑ ሰዓት ህግ መኖሩና የጸጥታ አካል ተቀናጅተው ከሰራ ብዙ ነገር መስራት እንደሚችል በአካልም በተለያዩ መድረኮችም ከዛ ትናንት ጀምሮ እየገለጹ ነው። እና ህዝቡ ላይ ያለው ደስታ ለየት ያለ ነው።
0: የሟች ታላቅ ወንድም ካሳሁን ኩምሳ በእህቱ ግድያ የተጠረጠረው ግለሰብ መያዙን ሲሰማ ማመን እንዳልቻለ ለቢቢሲ ገልጿል።
3: እየሰማ ነው። ያው ከቤተ ክርስቲያን ተመልሰን አውስትራሊያ ላይ እያለ ነው ከእንደ ሰንዳፋው ከንቲባ የተደወለልን። ማመን አልቻልንም። እውነት ለመናገር ከሆነ አናምንም አልነው። ከዛ በኋላ በቃ እንደዛ ከሆነስ የምታምንበትን ምልክት ሰጣለሁ አለ። ምልክቱን ሰጠን። በዛም አልነው። እንደዛም ሆኖ ደግሞ መልኩንም እኔ ስለማላውቀው በቃ ይሄ እሱም ሰውዬ ማየት አለብኝ ብዬ ወደ ፌዴራል ፖሊስ ራሱ ልጆቿን ይዤ በቃ አረጋግጡልኝ ብዬ ይዤያቸው ሄድኩኝ። ሄደን ስናረጋግጥ ያው በእንባና በደስታ ነው እንግዲህ በምስጋናም በሀዘንም አይተን የተመለስ ነው። በጣም ቅልቅል ነገር ነው።
0: እንግዲህ ድርጊቱ የተፈጸመው ታህሳስ ወር ላይ ነው። አሁን ግንቦት ላይ ነን። ወደ 6 ወር የሚጠጋ ጊዜ ተጠርጣሪው ሳይያዝ ነው የቆየውና እነዚህን ጊዜያት እንዴት ነው ያሳለፋችሁት እንደ ቤተሰብ?
3: እውነት ለመናገር ከሆነ አንድ ቀንም ቤት ውስጥም አልዋልንም። ቤት ውስጥም እነዚህ ልጆች ትቶ መዋል ፊታቸውንም እያየን መዋል ያኔ ያየነውን የአጥንት የጅፍ ቅሪትን አይተን ለመቀበር እንኳ ያልቻልነውን አስበን ቤት ውስጥ ማደር ከባድ ነገር ነው። ነፍሷንም አጣን፣ አጽሟንም አጣን። የእሱንም ፊት ስናጣ ደግሞ በዛ ላይ በጣም ያማልና ልጆቿን በቃ በጣም በስቃይ በመከራ ነው ያሳለፍ ነው። እንግዲህ የእግዚአብሔር ጊዜ ሆነና ዛሬ ደግሞ ሌላ ጊዜ ሆኖ ነው ያገኘ ነው። በጣም በመከራ በስቃይ በችግር ነው ያሳለፍ ነው። በእውነት በሀዘን ነው ያሳለፍ ነው።
0: በተለይ በግድያ ወንጀል የተጠረጠረ ግለሰብ ተሰውሮ ሲቆይ የሚፈጥረው የደህንነት ስጋትም አለ በማህበረሰብም በቤተሰብም ላይ። እና እናንተ የደህንነት ስጋት ነበረባችሁ?
3: ለማንም ሰው ነበርብን። ምክንያቱም ይሄ ሰው አንደኛ ከዚህ በፊትም እነዚህን ተመሳሳይ ወንጀሎችን ሰርቶ በገንዘብ ሲያመጥ እንደነበረ በተለያየ አቅጣጫ በፎርማል ኢንፎርማልም በጣም ምናባቸው ብዙ ነገሮች አሉ። ይሄ ሰው እንደገና እሱን የምንከታተል መሆኑን ሲያግደሙ እኛንም ያጠፋናል ምን በጣም ግምት ነበር። ይሄ ብቻም ሳይሆን ደግሞ ኢንፎርማሊቲዎች መጥቶና ይሄንን ሰውዬ እጩ ረጅም ስለሆነ እናንተንም ሊጨምር ይችላል ብዙ ሌላ ጣጣ ሊያመጣባችሁ ይችላልና ዘመ በለ ልጆችን ብታሳድጉ ነው የሚሻላችሁ ሰው ይቅርባችሁ ይያሉ ነው በጣም ሲመክሩን የነበረው። በሌላ አቅጣጫም ደግሞ ይሄ ሰው አስቸጋሪ ነው ከዚህ በፊትም ብዙ ህይወትን የበላ ሰው ነው አሁንም ምንም ዋስትና ስለሌላችሁ በመንግስትም ሊያዝ የማይችል በህብረተሰቡ ተሰውሮ ስኖር የነበረ ስለሆነ አሁንም አደጋ ሊያርስባችሁ ስለምችል ባትጠጉ ወይ ደግሞ ባትከታተሉ ይሻላል የሚል ኢንፎርሜሽን ነው የሚደርሰውና ስጋት ነበር በእውነት ለመናገር ከሆነ።
0: አሁን ምን አይነት ፍትህ ነው የምትጠብቁት?
3: እንግዲህ ፍትህ ተመጣጣኝ የሆነ ፍትህ እንደ ሀገሪቱ ህግ እንግዲህ መንግስትም ይሄንን አይቶ ተመጣጣኝ የሆነውን ዋጋውን ይሰጣል ብለን ነው እንጠብቀው።
0: የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለሶስተኛ ጊዜ በተደረገ የዋጋ ጭማሪ የአውሮፕላንና ነዳጅ ዋጋ በእጥፍ አሻቅቧል። በዚህም ከነበረበት በ169 ብር ጨምሮ 319 ብር ከ67 ሳንቲም ገብቷል። ይህንን ተከትሎ ኢትዮጵያ አየር መንገድ የአገር ውስጥ በረራዎችን ለመቀነስ አቅዷል የሚሉ መረጃዎች በማህበራዊ ሚዲያ ላይ በስፋት ተጋርተዋል። ይህ ምን ያህል እውነት ነው ስንል በኢትዮጵያ አየር መንገድ የንግድ ዘርፍ ዋና ስራ አስፈጻሚ የሆኑትን ለማ ያደቻን ጠይቀናል።
4: ውሸት ነው። እኛ ምንም በነዳጅ እጥረት ምንም የምንቀንሰው ጣቢያም የለም። እንደውም እኛ ኤክስፓንድ እያደረግን ነው። ከሰሞኑ 4 ተጨማሪ ዶሜስቲክ ስቴሽንስ እንከፍታለን።
0: የት የት ማለት ነው?
4: ነገሌ ቦረና፣ ሚዛን አማን፣ ጎሬ መቱ፣ ደብረ ማርቆስ። በሚቀጥሉት ከአንድ ወር ባነሰ ጊዜ ውስጥ 4 ዶሜስቲክ ስቴሽን እንጀምራለን ፍላይት አዲስ። የዶሜስቲክ ስቴሽኖችን ፍሪኩዌንሲ እየጨመርን ነው። ጀት በአኑዋል ፕላናችን መሰረት እየሰራን ነው ያለ ነው እና ምንም ብዙም እኮ ነዳጅ ኮንሱም አያደርጉም ዶሜስቲኮች። በጣም ትንሽ ነዳጅ ነው የሚወስዱት እና እንደው ኢንሲግኒፊካንት ነው ለኛ ኦፕሬሽን።
0: እንግዲህ በዓለም አቀፍ ደረጃ ይታወቃል በአሜሪካና በኢራን ጦርነት ምክንያት የሆርሙዝ ወሽመጥ መዘጋት በነዳጅ አቅርቦት ላይ ዋጋም ላይ እንዲሁ ተጽዕኖ አሳድሯልና የኢትዮጵያ አየር መንገድ ምን ያህል በዚህ ተጽዕኖ ደርሶበታል?
4: እንግዲህ እኛ አሁን ባለው ሁኔታ ከግሎባል አየር መንገዶችን ኢምፓክት ካደረገው የተለየ ኢምፓክት የለውም እኛም ጋር። አክቹአሊ አሁን የአዲስ አበባ ላይ የነዳጅ እጥረት የለንም በኬስቶ ካለን ያው በረራዎችንም በተለመደው ሁኔታ ያካሄድን ነው ያለነው። የዋጋው ንረት እንግዲህ ያው በአለም አቀፍ ደረጃ ዋጋው ድሯል። የድሮ በመናነሳበት ዋጋ አይደለም መናነሳው ብዙ ቦታዎች ላይ አዲስ አበባም ላይ እንዲሁ ጭማሪዎች አሉት። እንግዲህ እንደ ገበያው ሁኔታ ሱን ኮፓፒ ያደረግን ነው ምክንያቱም ይሄ ቴምፖራሪ ነው። የጦርነቱ ሁኔታ የመቀዛቀዝ ሁኔታ አለው። አሁን እንግዲህ ቶታሊ ሲቆም ወደ ነበረበት ይመለሳል ብለን እናስባለን። ለጊዜው ግን እንደው ከሌሎች አየር መንገዶች በተለየ ሁኔታ ኢምፓክት አላደረገንም።
0: በተለይ በቅርብ ይፋ በተደረገው የዋጋ ተመን አንጻር በጥፍ ነው የጨመረው የአውሮፕላን ነዳጅ። እንዴት ነው ይሄንን የምታስተናግዱት? በጥፍ መጨመሩን ነው እንዴት ነው የምታካክሱት? ይሄንን
4: እንግዲህ ቴምፖራል ነው ቅድም እንዳልኩሽ። አሁን እንዲሁ ሚቲጌሽን ፕላን ለማውጣት የሚያስቸኩል አይነት ሁኔታ ውስጥ አይደለም ያለ ነው። እንደምትረጂው እንግዲህ ነገሮቹ ያው ተሻሻሉ ስንል ጨለም ይላል፣ ጨለመ ስንል ይሻሻላል። እንግዲህ ሎንግ ተርም ኢምፓክቱን እንዲህ ገና በደንብ ኢቫሉዌት አድርገን አክሽን አልወሰድንም። ግን የስ ጥቃቅን ጭማሪዎች አሉ በየሩቶቹ ላይ ግን እጅግ በጣም አነስተኛ ነው ጭማሪው። አሁን ያለውን ኢምፓክት ብቻ ሚቲጌት ለማድረግ ሳይሆን ዶ ትንሽ በርደን ሼር ለማድረግ ነው። ሚቲጌት ለማድረግ ገንዘቡን ለማስተላለፍ ቢፈለግ በእርግጠኝነት ከስተመሩ መሸከም ከሚችለው በላይ ነው የሚሆነው እና አጭር ጊዜ ይሆናል ብለን ስለምናስብ የተወሰነውን በራሳችን ኢንተርናል ፋይናንስ እያደረግን የተወሰኑትን ደግሞ ወደ ከስተመሩ እያስተላለፍን እየሞከርን ያለ ነው። እንግዲህ የሚቀጥሉት አንድና ሁለት ወሮች አይተን ፋይናል ዲሲዥን የምንሰጥ ይሆናል። ግን አሁን ወደ ከስተመሩ የማስተላለፍ ፕላን የለንም።
0: እንግዲህ ከዚህ በፊት አየር መንገዱም ሲገልጽ እንደነበረው በተለይ በሀገር ውስጥ በረራ ብዙ አትራፊ እንዳልሆነ እንዲሁም ህብረተሰቡን ለማገልገል እንደሚሰራ ይሰማልና አሁን ላይ በተለይ በዚህ የነዳጅ ዋጋ በናረበት ደግሞ መስራት ምን ያህል ከሀገር ውስጥ ገበያው የሚያገኘውን ገቢ ምን ያህል ቀንሶታል ማለት እንችላለን?
2: ያው የኢትዮጵያ አየር መንገድ የሀገር ውስጥ አገልግሎት ሁሉ ጊዜ ምን እንደምንለው ብሔራዊ አገልግሎታችን ነው። እንደ ኢትዮጵያውያኖች ሰርቪስ ይገባቸዋል። ስለዚህ የኢትዮጵያ አየር መንገድ ደግሞ አንድ የመንግስት ልማት ድርጅት እንደመሆኑ መጠን ለዜጎች አገልግሎት የመስጠት ብሔራዊ ግዴታ አለበት። ሁሉ ጊዜም ዶሜስቲክ ስንሰራ መርሃችን ይሄ ነው፣ ለህዝቡ ተገቢውን አገልግሎት መስጠት ነው፣ ለዜጋው ከቦታ ቦታ እንዲንቀሳቀስ ተገቢ አገልግሎት መስጠት ነው። እና ያው የፕሮፊት ቤዝድ አይደለም የሎካል ፍላይታችን፣ ሀሳባችን ራሱ ፊሎሶፊው ትርፍ ላይ የተመረኮዘ አይደለም። እና ያው ወጪያችን ይጨምራል፣ ግን ህዝቡን የማገልገል ግዴታ አለብን፣ እሱን ነው የምንወጣው።
0: ምናልባት አሃዝ ካለዎት ጦርነቱ ከመነሳቱና እንዲህ የነዳጅ ዋጋና አቅርቦት ላይ ከፍተኛ ለውጥ ከመታየቱ በፊት የነበረውን ገበያና አሁን ላይ የነበረውን ገበያ ማነጻጸር እንችላለን?
2: ለኢትዮጵያ አየር መንገድ የገበያ ችግር የለንም እኛ። ሁሉ ጊዜም ገበያችን ጥሩ ነው፣ አሁንም ጥሩ ነው። ከጦርነቱ በፊት ከነበረው መቀዛቀዝ የለውም። ትርፉን በተመለከተ ግን አዎ፣ ከጦርነቱ በፊት የተሻለ ነበረ። ያው የአብዛኛዎቹ አየር መንገዶች ከፍተኛ ዋጋቸው የነዳጅ ዋጋ ስለሆነ የነዳጅ ዋጋ ስለጨመረ መንገደኛው ገቢ ይቀንሳል በእርግጠኝነት። ግን እንደው በቁጥር እንደዚህ ብሎ ኳንቲፋይ ለማድረግ ስራ ይፈልጋል። እና ኦቨሮል ግን ቅድም እንዳልኩት ዓለም አቀፍ አገልግሎቱ ጥሩ ኦን ትራክ ነው ያለው፣ ብዙም ቻሌንጅ አይደለንም። ዶሜስቲክ እንግዲህ እንደ ድሮ የብሔራዊ አገልግሎት ፓርትም ስለሆነ ብዙም ኮንሰርን አንሆንም። ያው እንደ አንድ ድርጅት የሀገሬውን ህዝብ የማገልገል ግዴታ ስላለብን።
0: የሀገር ውስጡን ገበያ ከጦርነቱ በፊትና ከጦርነቱ በኋላ በምን ያህል ቀንሰዋል?
2: ቁጥሩ የለኝም። እንግዲህ እኔ ሳይንስ ተማሪ ነኝና ቁጥሮችን ስናገር ጥንቃቄ አደርጋለሁ በተቻለ መጠን። እና ተሰርቶ ገና ፋይናንስ ክፍል አልሰጡኝም። ግን ኦቨርኦል ቻሌንጅድ ነው ገበያው በጠቅላላ የአቪዬሽን ሴክተሩ ቻሌንጅር ነው። ስለዚህ የሀገር ውስጥም ሆነ የውጭ በረራው ከዚህ የተለየ አይደለም።
0: እንግዲህ ምዕራባውያን በተለይ ከአውሮፕላን ነዳጅ አቅርቦት ከዚህ ከጦርነቱም ጋር ተያይዞ ፍላይቶችን መቀነስ፣ በጣም በሺዎች የሚቆጠሩ ፍላይቶች እንደ ጀርመን በቅርብ ጊዜ ዜና ሰምተናል መቀነሳቸውና የኢትዮጵያ አየር መንገድ እስካሁን የወሰደው እርምጃ አለ ይህንን ለመቋቋም?
2: እንግዲህ የኢትዮጵያ አየር መንገድ የምንሰራበት የስራ ፍልስፍናም የምንሰራበትን ቦታ ከሌሎቹ የተለየ ነው። እና እኛ እንግዲህ ሌተሎን አሁን እቺ አጭር ጊዜ ሀብትን ያደረገችዋን ቀርቶ በኮቪድም ጊዜ ስራችንን ሳናቋርጥ ነው የቀጠል ነው። ሪዚሊያንሱ ኢትዮጵያን ኤርላይንስ ጋር በጥሩ ሁኔታ ነው ያለው። እና እኛ እንደሱ አይነቱን ቻሌንጅ ምንም ሲሪየስሊ ኢምፓክት ያደርጋል ብለን ስለማናስብ ያው የበረራ ምልልሶቻችንን እንደ ጠበቅን ነው ያለ ነው። እንደውም የተለያዩ ሩቶች ላይ የተሻለ ዲማንድ እየመጣ ስለሆነ እንደውም ወደ እነዛ ጣቢያዎች ምልልሶቻችንን እየጨመርን የአውሮፕላኑን ሳይዝ እየጨመርን ነው ያለ ነው። እና ዊ አር ጉድ፣ ብዙም የሚያስጨንቀን ጉዳይ የለም።
0: አድማጮች አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ድፍድፍ ነዳጅ የጫኑ ግዙፍ መርከቦች መከታተያቸውን በማጥፋት የሆርሙዝ ወሽመጥን ማቋረጣቸው ተዘገበ። ሶስቱ መርከቦች እያንዳንዳቸው 2 ሚሊዮን በርሚል ነዳጅ መጫናቸው ተገልጿል። ኔታንያሁ እስራኤልን ከአሜሪካ ወታደራዊ ድጋፍ ማላቀቅ እንደሚፈልጉ ለሲቢኤስ ተናገሩ። ኔታንያሁ እንዳሉት ከሆነ እስራኤል በአመት 3.8 ቢሊዮን ዶላር የአሜሪካን ወታደራዊ እርዳታ ታገኛለች። ቻይና ቴህራን ላይ የሚጣል ማዕቀብ ኩባንያዎችን ይጎዳል በሚል ተቃወመች። ይህን ያለችው ኩባንያዎቹ የኢራንን ወታደራዊ እንቅስቃሴ ደግፈዋል በሚል ውንጀላ ከቀረበባቸው በኋላ ነው። ትራምፕ ኢራን ለሰላም እቅዱ የሰጠችውን ምላሽ ውድቅ አደረጉ። በቴህራን ምላሽ ውጊያዎች እንዲቆሙ፣ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ እንዲነሳ፣ እንዲሁም ወደፊት ጥቃት እንደማይፈጸም ዋስትና እንዲሰጥ የሚጠይቁ ሀሳቦች እንደሚገኙበት ተዘግቧል። ዜናዎቹ እነዚህ ናቸው። የኢራን ጦርነት በተለይ የነዳጅ አቅርቦትን በማስተጓጎል በመላው ዓለም ተጽዕኖ አሳድሯል። በአንጻሩ የተወሰኑ ኩባንያዎች በጦርነቱ ምክንያት በቢሊየን የሚቆጠር ዶላር አትርፈዋል። ለመሆኑ የኢራን ጦርነት ለምዕራባውያን ኩባንያዎች ያመጣው ድል ምንድን ነው? ኬኔዲ አባተ ዝርዝር አለው።
5: የካቲት መጨረሻ የተጀመረው የኢራን ጦርነት በመላው ዓለም ተጽዕኖ ተሰምቷል። በአንጻሩ ጦርነቱ በረከት የሆነላቸው ኩባንያዎችና ዘርፎችም አሉ። የነዳጅ አከፋፋይ ኩባንያዎች ከዚህ ጦርነት ትርፍ ካጋበሱት መካከል ናቸው። ከዓለም የነዳጅና የጋዝ ጭነት 1/5 ያህሉ የሚጓጓዝበት የሆርሙዝ ወሽመጥ ከካቲት መጨረሻ ጀምሮ ሙሉ በሙሉ በሚባል ደረጃ ተዘግቷል። ይህንን ተከትሎ የአውሮፓ የነዳጅ ኩባንያዎች ከፍተኛ ትርፍ አጋብሰዋል። በወሽመጡ መዘጋት ምክንያት የዋጋ ጭማሪ በማድረግ ከፍተኛ የሚባል ትርፍ አግኝተዋል። BP የተባለው የብሪታንያ የነዳጅ ኩባንያ በ2026 የመጀመሪያዎቹ 3 ወራት ትርፉ ከእጥፍ በላይ አድጎ 3.2 ቢሊዮን ዶላር ደርሷል። ሌላኛው የነዳጅ ኩባንያ ሼል ደግሞ በመጀመሪያው ሩብ ዓመት 6.92 ቢሊዮን ዶላር በማግኘት ተንታኞች ከጠበቁት በላይ ትርፍ አስመዝግቧል። ግዙፉ ዓለም አቀፍ ኩባንያ ቶታል ኤነርጂስ በነዳጅና በኢነርጂ ገበያ ዋጋ መናር ምክንያት ትርፉ በ1/3 ገደማ ጨምሯል። በሶስት ወራት ውስጥ ያገኘው ትርፍም 5.4 ቢሊዮን ዶላር እንደሆነ አስታውቋል። በአንጻሩ የአሜሪካዎቹ ኩባንያዎች ኤክሶን ሞቢልና ቼቭሮን በመካከለኛው ምስራቅ የነዳጅ አቅርቦት መስተጓጎል ምክንያት ገበያቸው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ዝቅ ብሎ ቢታይም ያገኙት ትርፍ ከባለሙያዎች ግምት የበለጠ ነው። የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረው በእጅጉ የጨመረ በመሆኑ የሁለቱም ኩባንያዎች ትርፍ እያደገ እንደሚሄድ ይጠበቃል። ከኢራን ጦርነት ዳጎስ ያለ ትርፍ ካገኙት ዘርፎች መካከል ባንኮች ተጠቃሽ ናቸው። የJP Morgan የንግድ ዘርፍ በ2026 የመጀመሪያዎቹ 3 ወራት ውስጥ 11.6 ቢሊዮን ዶላር ታሪካዊ ገቢ አስመዝግቧል። ይህ ገቢ ባንኩ በታሪኩ ካገኛቸው ከፍተኛ የሩብ ዓመት ትርፍ ሁሉ በሁለተኛ ደረጃ ላይ የሚቀመጥ ነው። ስድስቱ ግዙፍ ባንኮች የሚባሉት ማለትም ባንክ ኦፍ አሜሪካ፣ Morgan Stanley፣ City Group፣ Goldman Sachs፣ Wells Fargo እና JP Morgan የአመቱ የመጀመሪያ 3 ወር ትርፋቸው በከፍተኛ መጠን አድጓል። ባንኮቹ እንደ አውሮፓውያኑ በ2026 የመጀመሪያዎቹ 3 ወራት የ47.7 ቢሊዮን ዶላር ትርፍ መመዝገባቸውን አስታውቀዋል። የመከላከያ ዘርፍ ጦርነቱ ገበያ ከከፈተላቸው ዘርፎች መካከል ሌላኛው ነው። ጦርነቱ የመከላከያ ኩባንያዎችን ምን ያህል አስፈላጊ እንደሆኑ አጉልቶ ከማሳየት በተጨማሪ መንግስታት የጦር መሳሪያ ክምችታቸውን የመሙላት ፍላጎት እንዲኖራቸው አድርጓል። የመንግስታት የመሳሪያ ፍላጎት የግዢ ፍላጎትን ጨምሯል። በዓለም ዙሪያ የደህንነት ስጋት እየጨመረ መምጣቱ የመንግስታትን ወታደራዊ ወጪ በማሳደጉ ጦርነቱ ለዘርፉ ምቹ ሁኔታ ፈጥሮለታል። ሎኬድ ማርቲን፣ ቦይንግ እና ኖርዝሮፕ ግሩማን የተባሉት የዓለም ትልልቅ የመከላከያ ምርት አቅራቢዎች በ2026 የመጀመሪያ ሩብ ዓመት መጨረሻ ላይ ከፍተኛ ትዕዛዝ እንደቀረበላቸው አስታውቀዋል። የኢራን ጦርነት ታዳሽ ኃይል ትኩረት እንዲያገኝ አድርጎታል። ጦርነቱ ዓለም አማራጭ የኃይል አቅርቦትን በማስፋት በነዳጅ ላይ ያለንን ጥገኝነት መቀነስ ምን ያህል አስፈላጊ እንደሆነ አሳይቷል። ጦርነቱ በታዳሽ ኃይል ላይ የሚደረግ ኢንቨስትመንት የኢነርጂ አቅርቦት የተረጋጋ እንዲሆን ለማስቻልና ድንገተኛ ቀውሶችን የመቋቋም አቅምን ለመገንባት አስፈላጊ መሆኑ ይበልጥ እንዲታመን ምክንያት ሆኗል። ከዚህ ቀውስ ተጠቃሚ ከሆኑ ኩባንያዎች አንዱ የሆነው በፍሎሪዳ የሚገኘው ኔክስት ኢራ ኤነርጂ በዚህ ዓመት የአክሲዮን ዋጋው በ17% አድጓል። ይህ የዋጋ እድገት የታየው ኢንቨስተሮች በኩባንያው ዓላማ ላይ ያላቸው እምነት በመጨመሩ እንደሆነ ተገልጿል። በተጨማሪ ቬስታስ እና ኦርስተድ የተባሉት የዴንማርክ የንፋስ ኃይል ኩባንያዎች ከፍተኛ ትርፍ ማግኘታቸውን ገልጸዋል። ኩባንያዎቹ ትርፍ መጨመር የኢራን ጦርነት ተጽዕኖ የታዳሽ ኃይል ኩባንያዎችን እያሳደገ መሆኑን ያመለከተ ሆኗል። የዩናይትድ ኪንግደሙ ኦክቶፐስ ኤነርጂ ደግሞ ከየካቲት መጨረሻ ጀምሮ የሶላር ፓናል ሽያጭ በ50% ማደጉን አስታውቋል። ከዚህም በተጨማሪ የነዳጅ ዋጋ መናር የኤሌክትሪክ ተሽከርካሪዎች ፍላጎት እንዲጨምር ያደረገ ሲሆን በተለይም የቻይና አምራቾች አጋጣሚውን በከፍተኛ ደረጃ እየተጠቀሙበት ነው።
0: አድማጮቻችን ከቢቢሲ አማርኛ ጋር ነበራችሁ። አብራችሁን ስለቆያችሁ እናመሰግናለን። ሌሎች ዝርዝር ዘገባዎችን በድረገጻችን ላይ እንዲሁም በፌስቡክ ገጻችን ላይ ማግኘት ትችላላችሁ። የዛሬውን በዚሁ አበቃን። መልካም ምሽት፣ መልካም ጊዜ ይሁንላችሁ።